0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ናቕርብ። ናይ ሎሚ ዕለት 29 ሰነ 2026 ዓመተ ምሕረት መደብ ፈነወና ርእሰ ሊቃነ ጳጳሳት ልዮም በል 14 ኣብ ዓመታዊ ክብረ በዓል ቅዱሳን ጴጥሮስን ጳውሎስን ኣብ ዘዕረጎም ሳተ ቅዳሴ ዝለገሶ ስብከት ዕለት 29 ሰነ ፍርቂ መዓልቲ ኣብ በዓል ቅዱሳን ጴጥሮስን ጳውሎስን ርእሰ ሊቃነ ጳጳሳት ዝለገሶ ኣስተንትኖ ጸሎት መልኣከ እግዚኣብሄር ቃል ቅዱስነቶም ድሕሪ ጸሎት መልኣከ እግዚኣብሄር ካርዲናል ግሬች ኣብ ራብዓይ ውዕሎ ፍሉይ ጉባኤ ካርዲናላት ብዛዕባ ሲኖዶስን ሲኖዳውነትና ማእኪል ዘስምዖም መደረ ካብ 23 ሃገራት ዝመፁ ካቶሊካውያን መራሕቲ ፀረ ዘይሕጋ ምስግጋር ሰባት ካብ ዕለት 24 ክሳብ ዕለት 30 ሰነ ኣብ ታይላንድ ዘካይዱ ዓውደ ጉባኤ ኣብ ቬኔዙዌላ ዘጋጠመ ርዕደ መሬትን ፃዕረታት ኣድሕን ህወትን ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሚ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግንን ዕድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዕለት 29 ሰነ ኣብ ዓመታዊ ክብረ በዓል ቅዱሳን ጴጥሮስን ጳውሎስን ኣብ ባዚሊካ ቅዱስ ጴጥሮስ ኣብ ዘዕረጎም ሳተ ቅዳሴ ምእመናን በቶም ዋላ እኳ ጉድለት እንተሃለዎም ክፍሉያት መሰኻኽር ወንጌል ዝኾኑ ክልተ ቅዱሳን ሓለውቲ ከተማ ሮማ ክድረኹ ይዕድሙ። ብተወሳኺ ነቶም ቅዱስ ኣክሚም ዝቕበሉ ሓደስቲ ሜትሮፖሊሳውያን ሊቀ ጳጳሳት ንጎይታ ክመስሉን ነቶም ብሓላፍነት ዝተዋሃቦም ምእመናን ሕያወት ጓሶት ክኾኑ ይዕድሙ። ሎሚ ንዓና ናብዞም ክልተ ቅዱሳን ጴጥሮስን ጳውሎስን መጥማት ኣገዳሲ እዩ። ንሕና ብግዴና ከመይ ጌርና ሃዋርያትን ሓነፅቲ ሓድነትን ከምኡውን ብፍቕሪ ለጋሳት ኣገልገልቲ ሓቂ ክንከውን ከም እንኽእል ንምርዳእ እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነዚ መዘኻኽር ዝዘቕረብዎ ዕለት 29 ሰነ ቅድሚ ፍርቅ መዓልቲ ኣብ ዓመታዊ ክብረ በዓል ንቅዱሳን ጴጥሮስን ጳውሎስን ሓለውቲ ከተማ ሮማ ኣብ ባዚሊካ ቅዱስ ጴጥሮስ ምስቶ ቅዳሴ ኣዕሪጎም ኣብ ዘስምዖ ስብከት ክኸውን ከሎ ቅዱስነቶም ኣብ እዋን ቅዳሴ ንሓደስቲ ሜትሮፖሊሳውያን ሊቀ ጳጳሳት ብራኬን ኣክሚምን ከም ዝሃቡ ዜና ቫቲካን ይሕብር። ቅዱስ ኣቦና ኣብ ስብከቶም ብዛዕባ ሓላዊ ቅዱሳን ናይ ከተማን ርእሰ ሰበኻታት ሮማን እንከስተንትኑ ጴጥሮስ ብኢየሱስ ጓሳ መጓስዑ ክኸውን ከም ዝተሓረየ፣ ጳውሎስ ድማ ሃዋርያ ኣህዛብ ኮይኑ ከም ዝተመርፃ ዘኻኺሮም ኣብኦም ንክልተ ኣዕኑድ ቤተ ክርስትያን ናኽብር ቢሎም ፈለማ ናብ ጴጥሮስ ምልስ ቢሎም እቲ ቀዳማይ ርእሰ ሊቃነ ጳጳሳት ኣብ እዋን ምክፍፋልን ህውከትን እውን ከይተረፈ ሓድነትን ሕብረትን ከም ዘማዕበለ የዘኻኽሩ። እዚ ዕብየት እዚ ግን ጴጥሮስ ፍጹም እዩ ማለት ኣይኮነን እንክብሉ ኣስተብሂሎም ብርግጽ ርእሰ ሊቃነ ጳጳሳት ኣብ እዋን ስቅያት ጴጥሮስ ነቲ መምህር ከም ዝኸሓዶን ድሒሩ ጥራይ ናይ ንስሓ ልባዊ ንብዓት ከም ዘፍሰሰን ብምዝካር እዩ። ጳውሎስ በዓሉ ኣብ ዝተፈላለየ ኩነታት ንጴጥሮስ ገለ ካብቲ ተግባራት ይሰማማዓሉ ስለ ዘይነበረ ድማ ከም ዝገነሖን ግናኸ ጴጥሮስ ንጌጋታቱ ኣፍልጦ ብምሃብ ንስሓ ገይሩ ተስፋ ከይቆረፀ ኣብቲ ወንጌል ንምእዋጅ መጓሰ ክርስቶስ ንምእካብ ንዝተዋህቦ ተልእኾ ከይቦኸረ ክሳብ ሰማዕትነት እዚ ዕጫ እዚ ኣብዚ ኣብ ሮማ ካብቲ ዝተኣከብናሉ ቦታ ብዙሕ ዘይርሕቕ እዩ ዝተፈፀመ ቢሎም ጴጥሮስ ኣብ መወዳእታ ነቲ ብጎይታ ብሓላፍነት ዝተዋሃቦ ተልእኾ ሓቒፉ ብሓገዙ ድምፂ ነፍሲ ወከፍ ሰብ ክሰምዐ ኣስተንፍሶ እናመመየ መገዲ ኣብ ምምራሕ ጌታታት ምእራም ንኣሕዋትናን ኣሓትናን ንተግባር ሓደ መንፈስ ተኣዚዞም ኣብ ምድሓን ሓድሕዶምን ኩሉ ሰብኣውነትን ክተሓባበሩ መምህር ምትብባዕ ምምዕዳውን ምስናይን እዩ። ኣብነት ጴጥሮስ ንነፍሶ ከፍ ክርስትያን ሓናፂ ሓድነት ክኸውን ዝዕድም እዩ። ንኣምላኽ ኣብ ማእከል ህወትካ ኣቐሚጥካ ናብ ኣሕዋትካን ኣሓትካን ንኹነታቶምን ድሌታቶምን ኣቃልቦ ብምግባርን ቀረባ ክኸውን ምእንቲ እቲ መልእኽቲ ምሉእ ብምሉእ ክእወጅ ምስ ሓድሕድና ብመትሕልላይ ክንነብር ክንመሃር እንክብሉ የጉልሑ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም እዚ እውን ትምህርቲ ናይ ሎሚ እናብዕሎ ዘሎና ካልእ ኣብ ሃዋርያ ዘይሕለል ኣብ ሰርሓድሽ ከኣል እዩ እግዚኣብሄር ኣብ ልቢ እቲ መንእሰይ ሳኦል ዘደነቕ ነገር ይፍፅም ቅድም ናብ ወንጌላዊ ምልዋጥ ኣምፅኡ ሓድሽ ስም ይህቦ ድሕሪኡ ድማ ኣብ መላእ ዓለም ክእወጅ ለኣኾ ከም ጴጥሮስ ይቦ ቅዱስ ኣቦና ቅዱስ ጳውሎስ ኣብዛ ከተማ እዚኣ ክሳብ ሂወቱ ኣሕሊፉ ዝህብ ብዛዕባ ወንጌል ዝመስከረ እዩ ሃዋርያ ኣህዛብ ብሓይሊ ቃል ኣምላኽ ክቕየር ፈቒዱ እዚ ድማ ካብ መገዲ ዓመፅ ኣድሒኑ ናብ መገዲ ፍቕሪ ዘብፅሖ ቅዱስ ኣጎስጢኖስ ብዛዕባ ምልዋጥ እንተልእኾ ንጳውሎስ ኣብ ዝሃቦ ኣስተንትኖ እግዚኣብሄር ንኣሳዳዲ ቤተ ክርስትያን ወሲዱ ልኡኽ ሰላም ገበሮ ብምባል ንኩሉ ሓጢኣቱ ይቕረ ብምባል ሓጢኣት ካልኦት ክሕደገሎም ኣብ ዘኽእሎ ኣገልግሎት ከም ዘቐመጦ የዘኻኽሩ ናብዞም ቅዱሳን ምጥማት ከመይ ጌርና ሓድነት ከነስፍሕን ንሓቂ ብሰናይ ተግባር ናይ ምግልጋል ተኽእሎ ክህልወና ክሃንፀና ከም ዝኽእል ርእሰ ሊቃነ ጳጳሳት ልዮን ሓሳብ ኣቕሪቦም በዚ መንፈስ እዚ ነቲ ጥንታውን ልቢ ዝትንክፍ ስርዓት መሃበ ኣክሚም ሓደስቲ ሜትሮፖሊሳውያን ሊቀ ጳጳሳት ክፍፅሙ ምዃኖም ድማ ብምሕባር እዞም ብመስቀል ዝተሰለሙ ኣክሚም ብሓቂ ንነፍሲ ወከፍ ጓሳ ከምኡእውን ናይ ነፍሲ ወከፍ ክርስትያን ከም ብዙሓት ገንሸላት መጓሰ ጎይታ ብሓላፍነት ዝተዋሃቦም ኣሕዋትን ኣሓትን ኣብ መንኮቦም ሒዞም ጉልበቶምን ግዜኦምን ፃዕሮምን ሂወቶምን ከይተረፈ ምእንታኦም ክስውኡን ዘለዎም ተወፋይነት ዝገልፁ እዮም ኣብ ሕመረት እዚ ገዛእ ርእስኻ በጃ ምግባር እዚ ወንጌል ንኩሉ ሰብ ክበፅሖ ብመለታ ዓለም ከዓ ኣብኡ ስኒትን ስምምዐን ክትረክብ ዝብል ባሕጊ እዩ ቢሎም ርእሰ ሊቃነ ጳጳሳት ብተወሳኺ ነዚ ስምዒት እዚ ነቶም ኣብኡ እተኣከቡ ኣባላት ልኡኽ ናይ ቁስጥንጥንያ ናይ ሁለት ኦርቶዶክሳዊት ቤተ ክርስትያን ፓትርያርክ ብሓጎስ ሰላምታ ከም ዘቕረቡ ዜና ቫቲካን ኣፍሊጡ ኣብ መወዳእታ ቅዱስ ኣቦናን ቅዱሳን ጴጥሮስን ጳውሎስን ኣብ ዓሰር መድሓኒና ኣብ ናይ ሕብረት ጉዕዞና ክድግፉና ንጸሊ እዚ መገዲ እዚ ጎይታ ኣብ መወዳእታ ድራር ናብ ኣቦ ዝጸለየሉ ብተኣማንነት ተስፋ ክንምነዮ ዝመሓረና ዓላማን እዩ እንክብሉ ዝለገሶ ስብከት ከም ዝዛዘሙ ዜና ቫቲካን ኣፍሊጡ
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን እዩ ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ሰኑይ ፍርቂ መዓልቲ ኣብ ክብረ በዓል ቅዱሳን ጴጥሮስን ጳውሎስን ኣብ ዘዕረግዎ ጸሎት መላክ እግዚኣብሔር ኣብ ዘካፈልዎ ኣስጠንትኖ ቃል ኣምላኽ እዞም ቅዱሳን ሃዋርያት ብባህርያትን ብተዓባብያን ኣዝዮም እተፈላለዩ እኳ እንተነበሩ መንፈስ ቅዱስ ግን ንረብሓ ቤተ ክርስትያን ናብ ሓድነት ከም ዝመርሖም ገሊፆም ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ሰኑይ ኣብ ቅርዓት ቅዱስ ጴጥሮስ ምስ ነጋድያንን መንፈሳውያን በጻሕትን ብምኽንያት በዓለ ቅዱሳን ጴጥሮስን ጳውሎስን ጸሎት መላእከ እግዚኣብሔር ኣዕሪጎም ርእሰ ሊቃነ ጳጳሳት ኣብቲ ዘካፈልዎ ኣስተንትኖ ከም ዝገለጽዎ ኣብዛ ባህሩር እትቕሎ ዘላ ከተማ ሮማ እዛ መዓልቲ እዚኣ ንምእመናን ነቲ ንቤተ ክርስትያን ናይ ሮማ ምስ ኩለን ካልኦት ኣብያተ ክርስትያን ዓለም ብፍቕርን እምነትን ዘጣመረ ምትእስሳር ከም ዘዘኻኽሮም ገለጹ ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ሰማዕትነት ቅዱሳን ጴጥሮስን ጳውሎስን ኣብ ከተማ ሮማ ከም ማሕተም ኣብ ሓድሽ ኪዳን ኮይኑ ዝምስክር ምዃኑ ገሊፆም እዚ ድማ ዕምቆት ፍቕሪ ክርስቶስ እዩ ዝገልጸልና በሉ ወንጌል ክርስቶስ ብምሳለያዊ ኣገላልጻ ኣብ ከተማ ሮማ ሱር ክሰድድ ዝኸኣለ ብቓሎምን ሰማዕትነቶምን እዩ ኣብዚ ኣብ ርእሲ ከተማ ሃፀያዊ ግዝኣት ብሓድሽ ፍልጠት ኣምላኽ ደረት ዘይብሉ ክብሪ ነፍሲ ወከፍ ወዲ ሰብን ሓድሽ ምርዳእን ሓያል ተሓድሶ ዘለዎ ሓይሊ ከም ግዝኣት ዘይኮነስ ንህይወት ደቂ ሰባት ከም ምግልጋል እዩ ዝነበረ በሉ እቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ንዓኡ ንምስዓብ ዘቕረቦ ጻውዒት ክሳብ ሕጂ ካብ ርእሰ ከተማታት ክሳብ ርሑቕ ቦታታት በቶም ንጸዋዕታዊ ምላሽ ክህቡ ዝመረጹ ሰባት ይስማዕ ከም ዘሎውን ርእሰ ሊቃነ ጳጳሳት ገለጹ ንጴጥሮስን ጳውሎስን ምኽባር ኣብ ተልእኾ ኢየሱስ እጃምና ከነበርክት ንጽዋዕ ኣለና ከመይሲ ዘይፍጹማት ግን ከኣ ምሕረት ከም ዝተገብረሎም ሓጣን ኮይንና ክንነብር ከሎና ጸጋ ኣምላኽ ኣብ ሕይወትና የንጸባርቕ እዩ ድማ በሉ ቅዱስነቶም ቀጺሎም ብዛዕባ እቲ ኣብ መንጎ ጴጥሮስን ጳውሎስን ዘሎ ፍልሊ ኣስተንተኑ ቅድሚ ጸዋዕታ ምቕባሎም ጥራይ ዘይኮነስ ድሕሪ ጸዋዕታዎም እውን ከይተረፈ ብድሕረ ባይታዊ ታሪኽን ኣተዓባብያን ባህርያቶምን ይፈላለዩ እዮም ዝነበሩ ከመይሲ እቲ ሓደ ጐይታ ሓደ ዓይነት ሰባት ኣይገበሮምን በሉ ጴጥሮስን ጳውሎስን ብዝነበሮም ፍልልያት ንወንጌል ብፍሉይ ዝኾነ ቃሎም መስከርዎ እዚ ድማ ወንጌል ኣገዳሲ ክፍሊ ትብስራት ምዃኑ እዩ ዘጕልሕ ኣብ ጉባኤ ሃዋርያት ጴጥሮስን ጳውሎስን ተጻረርቲ ኣይነበሩን ድማ በሉ ብኣንጻሩ እኳ ደኣስ ብእተወሰነ መዳይ ምልክት ናይቲ ሓደ ዝኾነ መንፈስ ብምዃን ብዙሕ ካልእ ፍርያት ኣብ ሓደ ምሉእ ሕብረት ዝመርሑ ኮኑ ቅዱስ ኣቦናስ ዕባቢሎም ድማ እዞም ክልተ ጠበቓታት ሮማ ዝኾኑ ቅዱሳን ናይ ሕብረትን ሓድነትን ብድሆታት ከም ዘሕለፉን ሕጂ እውን እዚ ሓድነት እዚ ከም ምስጢር መለኮታዊ ህይወት ኮይኑ ከም ዝቕጽል ኣወጁ። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ምስክርነቶም ክርስትያናዊ ህላዊ ኣብ ታሪኽ ናብ ግዝኣት ዘምርሕ ዘይኮነስ ናብ ኣገልግሎትን ሓድነትን ዕርቅን ዘተኰረ ምዃኑ ንምርግጋጽ ወሳነ ኣበርክቶ ገይሩ እዩ ድማ በሉ። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣማላድነት ቅዱሳን ጴጥሮስን ጳውሎስን ንቤተ ክርስትያን ካቶሊካዊ ባህሪ ከም ዘለዋ ኣፍልጦ ንኽትህብ ክሕግዝዋ ጸልዮም። ኣብ መደምደምታ ድማ ቤተ ክርስትያን ኣብ መንጎ ውልቀ ሰባትን ህዝብታትን ሕውነታዊ ርክብ ኣብ ምምዕባል ንሕብረት ዘዳኽም ወይ ዝጐድእ ዝኾነ ይኹን ነገር ንምርሓቕ ከምኡውን ኣብ ኢቁመናዊ መንገዲ ጸኒዓ ምስ ኩሉ ሰብ ብጥንቃቐ ብቕንዕናን ክትዛረብ ዘለዋ ኣገዳስነት ኣፍልጦ ትህበሉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ክብረ በዓል ቅዱሳን ጴጥሮስን ጳውሎስን ጠበቓታት ሮማ ስለቲ ምእመናን ብጴጥሮሳዊ ምጽዋት ኣቢሎም ንዝገብርዎ ዘለዉ ደገፍ ምስጋናኦም ገሊጾም ንዅሎም ነበርቲ ርእሰ ኸተማ ኢጣልያ ድማ ቃል ሰላምታ ኣመሓላሊፎም። ትማሊ ሶኑይ ዕለት 29 ሰነ ኣብ ክብረ በዓል ቅዱሳን ጴጥሮስን ጳውሎስን ጠበቓታት ሮማ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንተቐማጦ እዛ ርእሰ ኸተማ ኢጣልያ ቃል ሰላምታ ለጊሶም። ነቶም ኣብ ጥርናፈ ጴጥሮሳዊ ምጽዋት እተሳተፉ ኣብ መላእ ዓለም ዝርከቡ ምእመናን ድማ ኣመስጊኖም። ሎሚ ናይ ጴጥሮሳዊ ምጽዋት ምእካብ ንዝክር ኣለና። ንዅሎም እቶም ብልግሶም ንተኸታሊ ቅዱስ ጴጥሮስን ንዝገብሩ ኣገልግሎታትን ንምድጋፍ ዝተግሁ ሰባት ልባዊ ምስጋናይ ከቕርብ እደሊ እየ። ብእምነትን ብሓድነትን ብሓባር ንምምልላስ ክብሉ ድማ ድሕሪ ጸሎት መልኣከ እግዚኣብሔር ቃል ምስጋና ኣካፊሎም። እዚ ምጽዋት እዚ ኣብ ነፍሲ ወከፍ ዓመት ዝእከብ ንዕዮ ግብረ ሰናይ ርእሰ ሊቃነ ጳጳሳት ክምውልን ንባህርያዊ ሓደጋታትን ረድኤት ምሃብ ከምኡውን ኣብ መላእ ዓለም ንዝርከቡ ተኣፈፍቲ ማሕበረሰባት ንኽድግፉ ዘኽእሎም እዩ። ርእሰ ሊቃነ ጳጳሳት ነቶም ኣብ ዕለተ ክብረ በዓል ጠበቓታት እዛ ኸተማ ዝኾኑ ቅዱሳን ጴጥሮስን ጳውሎስን ክነግዱ ንዝመጹ ቃል ሰላምታን ምሕጽንታንን ከካፍሉ ሎሚ ዘዕረግዎ ጸሎቶም ብፍላይ ምእንቲ ሕሙማትን ተነጽሎ ዝስምዖም ዘለዉ ሰባትን ከምኡውን ምእንቲ እሱራት ከም ምዃኑ ገሊጾም። ነቶም ኣብ ከተማ ሮማ ዘገልግሉ ዘለዉ ካህናትን ሰቡፉ ህይወት ኣወዳትን ኣዋልድን እውን ኣመስግኖም ኣለኹ። ከመይሲ ብህላዊኦምን መዓልታዊ ኣገልግሎቶምን ነቲ ብዓቢ ክርስትያናዊ ልቦም ህያው ዝገብሩ ዘለዉ እዮም ክብሉ መስከሩ። ነቶም ኣብ ጐደናታት ሓለዋን ድሕንነትን ዘውሕሱ ሰባት እውን ምስጋና ይብጻሕኩም በሉ። ርእሰ ሊቃነ ጳጳሳት ኣስዒቦም ነቶም ኣብ ቅርዓት ቅዱስ ጴጥሮስ ዘለዉ ግዳም ሓደር ሰባት ነቲ መመላእታ ናይ ግብረ ሰናይ ኣገልግሎታት ንምሕጋዝ ዝጽዕሩ ዘለዉ ሰባት እውን ሰላምታ ኣቕሪቦም። ኣብዚ ወርሒ እዚ ሕታማት ጋዜጣ ቫቲካን ታሪኽን ሓሳብን ርእቶታትን ናይቶም ኣብ ሕብረተሰብ ኣዝዮም እተገለሉን ተኣፈፍትን ሰባት የካፍላሎ ክብሉ እውን ኣመልከቱ። ብሓቂ የመስግነኩም ኣለኹ። ንዅሎም እቶም ነዚ ጋዜጣታት እዚ ኣበርክቶ ዝገብሩ ዘለዉ ድማ ሰናይ ትምኒተይ እገልጽ በሉ። ርእሰ ሊቃነ ጳጳሳት ልዮን ወሲኾም ነቲ ኣብ ከተማ ኣብ ዝፍጸም ዘሎ ተፈላለየ ፍጻሜታት ኣብ ግምት ብምእታው በዓለ ቅዱሳን ጴጥሮስን ጳውሎስን ብኽብ ዝበለ ድምቀት ዝጽምብሉ ዘለዉ ሓሳባቶም ኣካፊሎም። ንኣብነት ነቶም ኣብ መላእ ኢጣልያ ንዝርከባ ከተማታትን ዓድታትን ዝድግፉ ፕሮ ሎኮ ዝበሃል ማሕበር ወለንተይናታት ነቲ ናብ ኣደባባይ ቅዱስ ጴጥሮስ ዝወስድ ነዊሕ ጐደና ቪያ ኮንቺላስዮነ ብውቁብ ምንጻፍ ዕምባባታት ዝሰለሙ ወለንተይናታት እውን ኣመስገንዎም። ነፍሲ ወከፍ ዓመት ዕለት 29 ሰነ ወለንተይናታት ፕሮ ሎኮ ምንጻፍ ዕምባባታት ተጠቂሞም ውቁብ ንድፍን ስእልታትን ይፈጥሩ እዮም። እዚ መበል 13 ዓመት ናይዚ ኢዮን ፊዮራታ ዝተሰሚየ ፈጠራዊ ስራሕ እዩ ዝነበረ። ርእሰ ሊቃነ ጳጳሳት ነቶም ኣብዚ ዓመት እዚ ንቅዱስ ፍራንቸስኮስን ንዘደንቕ ፍጥረታትን እተወፈየ ዓመታዊ ምርኢት ጂራንዶላ ዲ ካስቴል ሳንታንጀሎ ዘዳለዉ ሰባት እውን ኣመስገንዎም። ጠቕላል ዋና ጸሓፊ ሓፈሻዊ ጉባኤ ሲኖዶስ ጳጳሳት ብፁእ ካርዲናል ማርዮ ግሬች ኣብ ራብዓይ ኣኼባ ፍሉይ ጉባኤ ሲኖዶስ ካርዲናላት ኣብ ዘካፈልዎ መደረ ተሳተፍቲ ነቲ ናይ ኣፈጻጽማ ደረጃታት ኣብ ህይወት ማሕበረሰብ ዘሎ ኣስተንትኖን ከም መስርሕ ገይሮም ክርእይዎ ጻውዒት ኣቕሪቦም። ዕቤት ናይ ምስማዕ ኣብቲ ተራ ንኡስን እዩ ዝግለጽ፣ ማለት ኣብ ትሕትና ናይ ርክባትና እዩ ዝምርኰስ። ምስቲ ንውግእን ቁጠባዊ ጸቕጥን ዝለመደ ጂኦፖለቲካዊ ኩነታትን ክነጻጸር ከሎ ድማ እዩ። እዚ ትምህርቲ እዚ ብሲኖዳዊ ጉዕዞ ንቤተ ክርስትያን ዝወሃብን ዝቕጽልን ዘሎ ትምህርቲ እዩ። ሕጂ ድማ ንውሳኔታት ኣብ ግብሪ ንምውዓል ጥራይ ዘይኮነስ እቲ ኣብ ጉዕዞ ተረኽበ ተመክሮን ምስትውዓልን ኣብ ህይወት ማሕበረሰብ ንኽበስል ንምሕጋዝ ኣብ ግብሪ ምውዓሉን እዩ። እዞም ማሕበረሰባት እዚኣቶም ብግዲኦም ኣብ መላእ ዓለም ምስ ዝርከባ ኣብያተ ክርስትያን ዝርርብ ብምስፋሕን ብምትሕብባርን ተወሳኺ ስጉምቲ ክወስዱ ተጸዊዖም ኣለዉ። ኣብቲ ብዕለት 27 ሰነ ድሕሪ ቐትሪ ኣብ ዝተኻየደ ራብዓይ ክፋል ኣኼባ ፍሉይ ጉባኤ ካርዲናላት ኣብ መእተዊ ነዚ ሓሳብ እዚ ኣካፈሉ። ብፁእ ካርዲናል ኣብቲ ዘካፈልዎ ሓሳባት ሲኖዶስ ንሲኖዳውነት ኣብ 2021 ክጅምር ንከሎ ክሳብ ክንደይ ስፍሓት ዘለዎ ተሳትፎ ከም ዘምጽእ ዝሓስቡ ዝነበሩ ውሑዳት ኣይነበሩን ድማ በሉ። ኣብ ውሽጢ ቤተ ክርስቲያን ዘሎ ተፈላለየ ኩነታት ኣብ ገሊዮ ኣጋጣሚታት ንመጀመርታ ግዜ ኣብ ናይ ምስማዕን ናይ ቤተ ክርስቲያን ምስትውዓልን ተሳቲፎም ዝተፈላለየ መንገድታት ብምስዓብ ድኻምን ምፅራርን የጋጥሞም እኳ እንተነበረ፣ ግን ከኣ ንውህበትን ሓላፍነትን ናይ ኩሉ ወዲ ሰብ ኣኽቢርካ ምሕሳብ ብሓባር ናይ ምጉዓዝ ባህጊ ኣፍልጦ ብምሃብ እዩ ዝተገብረ። እቲ ሲኖዶስ ዘሕለፎ ተመክሮ በቲ ኣብ መንፈስ ዝግበር ዝርርብን ሜላታትን ኣጸቢቑ ተደገፈ እዩ። እዛ ኣስተንትኖ እዚ ኣብ መንጎ ጭቡጥ መንፈሳዊ ዝርርብን ኣብ መንጎቲ ብመንፈስ ዝግበር ዘተን ማለት ኣብ መንጎቲ ዝተንስአ ጐይታ ከም ዕዮ መንፈስ ቅዱስ ገይሩ ኣብ ማእከልና ዘካይዶ ዘሎ ሓባራዊ ምዝርራብን ምክፋልን ዓብዪ ፍልሊ ምርዳእን ስለ ዝሓዘ ብስለት ይረክብ ኣሎ ክብሉ እውን መስከሩ። እዚ ሕጂ ዝካየድ ዘሎ ናይ ትግባሬ ደረጃ ኣብያተ ክርስቲያን ህያባተንን ተመክሮታተንን ንኽልዋወጣ ዘኽእለን እዩ። እዚ ድማ ሓደ ህዝቢ ኣምላኽ ናይ ምዃንና ስምዒት ከስፍሕ ይኽእል እዩ። ይኹን እምበር ነፍሲ ወከፍ ባህሊ ነቲ ኣብ ባህልታትን ትካላትን ጉስነታዊ ልምድታትን ርክባትን ቤተ ክርስቲያን ብመሰረት እዚ ዘመን እዝን መንገድታቱን ዝመንጨወ ናይ ምስትውዓል መስርሓት ስለ ዝቕበልን ስለ ዝትርጉምን ብእኡ ዝካየድ መስርሕ ኣይኮነን ድማ በሉ። ነዚ መስርሕ እዚ ንምስዓብ ሓፈሻዊ ቤት ጽሕፈት ጉባኤ ሲኖዶስ ናብቲ ኣብ ወርሒ ጥቅምቲ 2028 ክካየድ ተመዲቡ ዘሎ ኣቅላስያዊ ጉባኤ ዝመርሕ መንገዲ ከም ዝጀመረን እቲ ዕላማ ድማ ነቲ ኣብ ጉዕዞ ሲኖዶስ ዝማዕበለ ኣስተንትኖ በብቕሩብ ናብ ህይወት ማሕበረሰብ ምትርጓምን ከምኡውን ኣብ መንጎ ጂኦግራፍያውን ባህላውን ርሕቀት ዘሎ ክውንነታት እናዓበየ ዝኸይድ ዘሎ ምልውዋጥን ንምድንፋዕ እዩ። እዚ መስርሕ እዚ ኣገልግሎት ርእሰ ሊቃነ ጳጳሳት ንመላ ህዝቢ ኣምላኽ ተሳትፎ ኣብ ምትብባዕ መሰረታዊ ምዃኑ እውን የጉልሕ። ጎኒ ጎኒ እዚ ድማ ጉጅለታት መጽናዕቲ ሲኖዶስን ተሳትፎ ካህናትን ቅቡኣት ኣገልግልትን ሰብ ፉይ ህይወትን ሰብኡትን ኣንስትን ኣቕላስያውያን ማሕበራትን ምንቅስቓሳትን ትምህርታውያን ትካላትን ስድራ ቤታትን መንእሰያትን ከምኡውን ኣብ ዝተፈላለዩ ኣከባቢ ዝርከቡ ማሕበረሰባትን ዝሳተፍዎ እዩ። እዚ ትግባር እዚ ኣብ ዝተፈላለየ ደረጃታት ዝቖመ ብ4 ግስታት ዝተመልከተ ድማ እዩ። ቀዳማይ ምዝካር ንማሕበረሰብ ኣብ መንጎ ኣብያተ ክርስቲያንን ሕብረት ዝምዕብለሉ ተልእኾ ዝድግፍን ናይ ምልውዋጥ ቀላሲ ሓይሊ ንኽነብሩ ምሕጋዝ፣ ነቲ ናይ መጀመርታ ናይ ምስማዕ ደረጃ ብምድጋም ዘይኮነስ ነቲ ድሮ ዝወፀ ቅውም ሓሳባት ምቕባል እዩ። ከምኡውን ሓባራዊ ተግባርን ውጥረትን ንምንባብን ንምትርጓምን ንቤተ ክርስቲያን ንሓደስቲ ኣመለኻኽታታት ብምክፋል ድማ ኣብ መወዳእታ ነቲ ተገብረ ጉዕዞ ናብ ሸቶ ሓድነት ንምምላስን ንምጽምባልን እዩ ክብሉ ድማ መስከሩ። ኣብ መንጎ ተመክሮ ፍሉይ ጉባኤ ካርዲናላት ጉዕዞ ሲኖዳውነትን ዘሎ ምትእስሳር እቲ ጉባኤ ካርዲናላት ካብ ብሱል መንፈሳውነት ቤተ ክርስቲያን ወጻኢ ብሰፊሑ ብሲኖዳዊ መንገዲ ስለ ዝካየድ እዩ። በዚ ምኽንያት እዚ ሓባራዊ ህላዌ መንፈስ ቅዱስ ክልተ መስርሓት ናይ ሓደ ሕብረት እዩ ዝገልጽ። በቲ ሓደ ሸነኽ እቲ ህያው ተዘክሮ ናይቲ መምህርና ክርስቶስ ነቶም ቀዳሞት ደቀ መዛሙርቱ ከም ዝምድናዊ ኣገባብ ምምሕዳር ዝሃቦም ጉባኤያዊ ሕብረት ተባሂሉ ተጸዊዑ ይርከብ። በቲ ኻልእ ሸነኽ ከዓ ሲኖዶስ ዓበይቲ ኣኼባታት ህያው ዝኽሪ ናይቲ ንነፍሲ ወከፍ ኣብ ኣከባቢ ትርከብ ቤተ ክርስቲያን ዝፍጽምን ኣብ ውህበት ሓድነት ብቅዱስ ቁርባን ከም እንሳተፍ ዝገብር ሕውነታውን ስነ መለኮታውን ሕብረት ኮይኑ ሕጂ ናብ ሓድሽ ኣስተንትኖን ምስክርነትን ተጸዊዑ ኣሎ በሉ። ነቶም ብጾቶም ካርዲናላት ብቐጥታ ብምዝራብ ድማ መደረኦም ደምደሙ። ገሊአን ነዚ ናይ ትግባሬ ደረጃ ክመርሓ ተጸውዓ ኣብ እተፈላለየ ከባቢታት ዝርከባ ኣብያተ ክርስቲያን ክስርሓሉ እንከሎ፣ ካልኦት ከዓ ብላዕለወት ኣባይቲ ጽሕፈት ቅድስቲ መንበር ኩርያ ሮማና ኣቢለን ንኣድማሳዊት ቤተ ክርስቲያን የገልግላ ኣለዋ። ይኹን እምበር ኩላቶም ናይ ቤተ ክርስቲያን ሕብረት ናይ ምሕላውን ተልእኾ ቤተ ክርስቲያን ናይ ምድጋፍን ሓላፍነት ኣለዎም። በዚ ምኽንያት እዚ ጉባኤ ካርዲናላት ኣብ ኣፈጻጽማ መስርሕ ሲኖዳውነት ዝገብሮ ኣበርክቶ ብፍላይ ኣገዳሲ ክኸውን እዩ። ኣብዛ ዓሚቕ ለውጥታትን እናወሰኸ ዝኸይድ ዘሎ ብድሆታትን ዝመልአት ዓለም ሲኖዳውነትን ማሕበረሰብ ቤተ ክርስቲያን ንሕቶታት ደቂ ሰብ ንኽሰምዕን ነቲ ክውሰድ ዘለዎ ስጉምትታት ብሓባር ክንፈልጥን ክሕግዝ ዝኽእል ሚስዮናዊ ምንጪ እዩ ዝመስል።
0: እዚ ዜና ቫቲካን እዩ መርበብ ታሊታኩምን ዘይሕጋዊ ምስግጋር ደቂ ሰባትን ዘመናዊ ምዝመዛን ንምምካት ትምህርቲ መሰረታዊ ኣመራርሓን ኣህጉራዊ ምትሕብባርን ኣብ ዘስፋሓሉ ዘሎ እዋን ታይላንድ ካብ 23 ሃገራት ዝመፁ ካቶሊካውያን መራሕቲ ፀረ ዘይሕጋዊ ምስግጋር ሰባት ካብ ዕለት 24 ክሳብ ዕለት 30 ሰነ ዘሳተፈ ዓውዱ ጉባኤ ከምዘአንገደት ዜና ቫቲካን ሊካስ ኣገልግሎት ዜና ዝሃቡ ሓበሬታ ጠቂሱ የመላኽት ሻድሻይ ዓለምለኻዊ ሕታም ዘይሕጋዊ ምስግጋር ደቂ ሰባትን ዘመናዊ ምዝመዛን ንምምካት ዝዓይ ማሕበር ታሊታኮም ናይ ኣመራርሓ ህንፀት ዘማእከል ዓውደ ጉባኤ ካብ ዕለት 24 ክሳዕ 30 ሰነ ኣብ ሳንፍራን ምዕራባዊ ሸነኽ ባንኮግ ኣብ ዝርከብ ማዕከል ህንፀት ጉስነት ባንፉ ዋን ካብ 23 ሃገራት ዝመፁ 30 ተጋባእያን ኣሳቲፉ ከም እተኻየደ ዜና ቫቲካን የመላኽት ታሊታኮም ኣትጓል ተንስኢ እብለክ ኣለኹ ዝተሰሚየ ዓለም ለኻዊ መርበብ ዘይሕጋዊ ምስግጋር ደቂ ሰባት ንምክልኻል ካብ ሞት ዝድሓኑ ንምክልኻልን ነቲ ሰባት ንምዝመዛ ተቓልዓት ዝገብሩ ስርዓታዊ ኩነታት ንምፍታሕን ዝዓይን ዝሓንፅን እዩ ብመሰረት ዳሕርዋይ ግምታት ኣብ መላእ ዓለም ኣስታት 49.6 ሚልዮን ሰባት ኣብ ዘመናዊ ባርነት ወዲቖም ከም ዝርከቡን ካብዚኦም እቶም 27.6 ሚልዮን ኣብ ግዱድ ስራሕ 2 ሚሊዮን ድማ ኣብ ግዱድ መርዓ ዝርከቡ ኮይኖም ቤት ፅሕፈት ውድብ ሕብራት ሃገራት ጉዳያት ኣፀፋርስን ገበንን ኣብ 2022 ዓመተ ምሕረት ቁፅሪ ናይቶም ዝተረኽቡ ጉዳያት ዘይሕጋዊ ምስግጋር ሰባት ካብቲ ኣብ 2019 ዓመተ ምሕረት ዝነበረ ብ25 ሚእታዊ ዝለዓለ ምዃኑ ዘረጋግፅን ጉዳያት ህፃናት ብ31 ሚእታዊ ከም ዝወሰኸን ካብቶም ዝተለለዩ ጉዳያት ደቂ ኣንስትዮን ኣዋልድን 71 ሚእታዊ ምዃኑ እዩ ዝሕብር ኣህጉራዊ ውድብ ዕዮ ግዱድ ዕዮ ኣብ ዓመት ኣስታት 236 ቢልዮን ዶላር ኣሜሪካ ዘይሕጋዊ መኽሰብ ከም ዘምፅእን ግዱድ ፀታዊ ምዝመዛ ድማ 173.2 ቢልዮን ዶላር ኣሜሪካ ወይ ዳርጋ 3/4 ናይቲ ጠቕላላ መኽሰብ ከም ዝበፅሕን ይግምት ኤሽያን ፓሲፊክን ዝኸበደ ፀር ዘመናዊ ባርነት ዝከማ ኣህጉራት ኮይነን 29.3 ሚልዮን ሰባት ኣብ ምዝመዛ ይነብሩ ከም ዘለዉ ይግመት ኣብቲ ዞባ ዝካየድ ግዱድ ዕስክርና ዓመታዊ ኣስታት 62 ቢልዮን ዶላር ኣሜሪካ ዘይሕጋዊ መኽሰብ ከም ዘምፅእ ኣህጉራዊ ውድብ ዕዮ ይግመት ቤት ፅሕፈት ውድብ ሕብራት ሃገራት ጉዳያት ኣፀፋርስን ገበንን ብተወሳኺ ደቡባዊ ምብራቕ እስያ ምስናይ ኣብ መስመር ምትላል ውህደታት ዝተኣሳሰር ቀንዲ ማእከል ዘይሕጋዊ ምስግጋር ሰባት ምዃኑ ኣለልዩ ብውሕዱ 300,000 ዘይሕጋዊ ምስግጋር ሰባት ኣብ መላእ ሚያንማር ካምቦጃ ላኦስን ፊሊፒንስን ኣብ ዝርከባ ማእከላት ምትላል ክሰርሑ ከም ዝተገደዱ ይግመት እዞም ገበኔናታት ትካላት ዓመታዊ ካብ 50 ክሳብ 75 ሚልዮን ዶላር ኣሜሪካ ዝግመት ኣታዊ ዘምፅኡ ኮይኖም ስራሕት ምትላል ንምስፋሕ ሰብ ስርሖ ኣስተውዕሎ ዓሚቕ ሓሶት ምሉእ ብምሉእ ብሰብ ስርሖ ኣስተውዕሎ እተቐየረ ወይ እተፈጥረ ስነ ኣሕዛዊ ትሕዝቶ እውን ዝጥቀሙ እያቶም ብማዕቡል ዓሚቕ ትምህርቲ ኣቢልካ ሰብ ስርሖ ኣስተውዕሎ ንገጽ ክትክኦ ምንቅስቓስ ኣካላት ክቕይር ወይ ከዓ ድምፂ ሓደ ሰብ ኣብ ኩውንነት ዘይተፈጸመ ነገራት ከም ዝዛረብ ወይ ከም ዝገብር ክገብሮ ይኽእል እዩ እደ ጥበብና መዝመዙ ይመፁ ኣለዉ በዚ ምኽንያት እዚ ድማ ማሕበር ሃገራት ደቡባዊ ምብራቕ እስያ ግዳት ንግዲ ኣብ ትሕቲ ቁፅፅር ሸየቲ እንከለዉ ብዝፈፀመዎ ገበናት ከይኽሰሱ ንምርግጋፅ ናይ 2025 ዓ ም መምርሒ ናይ መቕፃዕቲ ዘይምህላው መሰረታዊ ሕጊ ኣፅዲቑ ይርከብ ብናይ ታሊታኩም ኣህጉራዊ ሕብረት ላዕለዎት ኣሕልቕ ማሕበራት ሰብ ውፍ ህወት ደናግል ዝተዋደደን ኣብ ናይሮብም ዝርከብ ታንጋዛ መንበረ ጥበብን ኣብ ሮማ ዝርከብ ጳጳሳዊ መንበረ ጥበብ ቅዱስ መስቀልን ብምትሕብባር ዝተዳለወ ዓመታዊ ዓለም ሓቆፍ መደብ ህንፀት ኣብ ውሽጢ መርበብ ታሊታኩም ንዝርከቡ መራሕቲ ንስርዓታዊ ተቓላዕነት ምላሽ ክህቡ የዳሉ ብኮንራንድ ኢልተን ትካል ዝድገፍ እቲ ድቑል ስልጠና ጽኑዕ ናይ መስመር መርበባዊ ምድላው ስልጠናን ኣብ ቅጥዒ መርሕነት ሲኖዳውነት ሓሳብ ብንሓሳብ ናይ ምልዋጥ ክእለት ከምኡውን ኣብ መደብ ውጥን ዘተኮረ ጽዑቕን ጭቡጥን ስነ ኣሃዛውን ዘጣመረ እዩ ኣብዚ ናይ ሎም ዓመት ምትእኽኻብ ሓደ ካብቲ ቀንዲ ጐሊሑ ዝረአ ትምህርቲ ብኸመይ ሓደ ካብቶም ድልዱላት መከላ ኸልታት ኣንጻር ዘይሕጋዊ ምስግጋር ደቂ ሰባት ክኸውን ከም ዝኽእል ዘርኢ ኣቀራርባ ታሊታኩም ታይላንድ ምዃኑ ዜና ቫቲካን ሊካስ ኣገልግሎት ዜና ዝሓቦ ሓበሬታት ኣቒሱ የመላኽት። ርእሰ ሊቃነ ጳጳሳት ሊዮን መንበር 14 ኣብ ዝሓለፈ ሰሙን ብተኸታታሊ ብከቢድ ርዕደ መሬት ንዝተሃርማ ህዝቢ ቬነዙዌላ ድሕሪ ዘቕረቦ ጸሎትን ሓገዝን ዕለ 29 ሰነ ኣጋምሸት 4.6 ሬክተር ዝዓቐኑ ርዕደ መሬት ኣብ ሰሜን ርእሰ ከተማ ካራካስ ከም እተሰምዐን ጉጅለታት ኣድሕኒ ህይወት ድማ ካብ ሞት ዝድሓኑ ሰባት ንኽረኽቡ ተስፋ ብምግባርን ንራብዓይ መዓልቲ ብዘይምቁላፅ ን24 ሰዓት ይሰርሑ ከም ዘለዉ ዜና ቫቲካን የረጋግጽ። ድሕሪ እቲ ዝሓለፈ ሰሙን ዘጋጠመ ኣዕናዊ ርእደ መሬት ሰኑይ 29 ሰነ ኣጋምሸት ኣብ ቬነዙዌላ ዘጋጠመ ርእደ መሬት በርገሳውያንን ህፁፅ ረድኤት ዝህቡን ጉጅለታት ኣድሐኒ ህይወትን ዝፈረሱ ዑናታት ኣብ ምእላይን ተቐቢሮም ዝተረፉ ሰባት ኣብ ምርካብን ኣብ ዝተዋፈሩሉ እዋን ዘጋጠመ ኮይኑ ሓደ በዓል ስልጣን ሃገራዊ ባይቶ ቬነዙዌላ ብሰንኪ እቲ 29 ሰነ ዘጋጠመ ርእደ መሬት ተወሳኺ ጉድኣት ኣስዒቡ ድዩ ኣየስዓበን ዝሕብር ብኡንብኡ ዝቐረበ ጸብጻብ ከም ዘየለ እንከመላኽት እቲ 24 ሰነ ዘጋጠመ ክልተ ተኸታታሊ ርእደ መሬትን ኣስታት 1500 ሰባት ከም ዝቐተለን እቲ ናይ መድሓነ ፃዕርታት ብፍላይ ኣብቲ ከባቢ ጉድኣት ዘጋጠመሉ ላጓይራ ዘተኮረ እዩ። ኣስታት 50,000 ደቂ ተባዕትዮ ደቂ ኣንስትዮን ህፃናትን ከም ዝጠፍኡ ክሕበርን ከሎ ኣብ ነፍሲ ወከፍ ሰዓት ከዓ ብሂወት ዘለዉ ሰባት ናይ መርከብ ተኽእሎ እናነከየ ይኸይድ ኣሎ። ርእሰ ሊቃነ ጳጳሳት ሊዮን መንበር 14 ዝሓለፈ ሰንበት 28 ሰነ ፍርክ መዓልቲ ኣብ ቅርዓት ቅዱስ ጴጥሮስ ካብ ውሽጡ ንፃን ዝመፁ መንፈሳውያን ነጋዶ ሓቢሮም ካብ ሓዋርያም መስኮት ኮይኖም ድሕሪ ዘዕረግዎ ጸሎተ መልኣከ እግዚኣብሄር ኣብ ዘስምዕዎ መደረ ንኩሎም እቶም በቲ ርእደ መሬት ተጎድኡ ሰባት ጥብቂ ርክብ ከም ዘለዎም ገሊፆም ነቶም ናይ ምድላይን ምድሓንን ንፃዕርታት ብልግሲ ዝፍፅሙ ሰባት እውን ከም ዘመስገኑ ዝዝከር ኮይኑ ክኢላታት ከም ዝገለፅዎ ድሕሪ ባሕርያዊ ሓደጋ ናይ መጀመርታ 48 ክሳዕ 72 ሰዓታት ንምድሓን ወሳኒ እኳ እንተኾነ ኣብ ትሕቲ ፍርስራስ እተዓፀው ሰባት መግብን ማይን እንተረኺቦም ብሂወት ክፀንሑ ከም ዝኽእሉ ዝፍለጥ ኮይኑ ቬነዙዌላን መንግስቲ ዝመርሖ ናይ ምድሓን ፃዕርታት ፅላሎት ከም ዘለዎን ብቑዕ እውን ከም ዘይኮነን ብምግላፅ ብርቱዕ ነቐፌታ የቕርቡ ከም ዘለዉ ይሕበር። እዚ ከምዚ ኢሉ እንከሎ ርእሰ ብሄር ቬነዙዌላ ደልሲ ሮድሪገዝ ካብ መላእ ዓለም ዝመፁ ልዕሊ 2600 ሰራሕተኛታት ኣድሕን ህይወት ዝሰልጠኑ ናይ ምንዳይ ብቕዓት ዘለዎም ኣኽላባትን መጋበርያታትን ሒዞም ብምምፃኦም እቲ ብህይወት ዝተረፉ ሰባት ምድላይ ዝግበር ፃዕሪ ክቕፅል ምዃኑ ንህዝቢ ከም ዘረጋገፀት እውን ይንገር። ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት ሓደ ሓምለ መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንተወከልቲ ልኡኻት ቁመናዊ ፓትርያርክ ቁስጥንጥንያ ተቐቢሎም ዝለገሱሎም ቃለ ምዕዳን ርእሰ ሊቃነ ጳጳሳት ናብ ማሕበር ካህናት ቅዱስ ፒዮስ 10 ዘመሓላለፍዎ ናይ መወዳእታ ጻውዒት ንሕብረት ቅዱስ ኣቦና ንሃዋርያዊ ቅዋም ናይ ዓቃቤ መንበር ሰበኻ ሮማ ከም ዝሐደስዎ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዘጽደቕዎ ናይ ሃገረ ቫቲካን ተቖጻጻሪ ገንዘባዊ ሓበሬታ በዓል መዚ ዘሕድስ ሕጊ ናይ 2025 ዓመተ ምህረት ጸብጻብ ጳጳሳዊ ምጽዋት ብሩራዊ ኢዮቤል 25 ዓመት ዝኽርቅባተ ጵጵስና ብፁዕ ኣቡነ መንግስቲ ኣብ ተስፋ ማርያም ሊቀ ጳጳሳት ዘባ ኣስመራ ከም ዝተጸንበለን ኣብ ዝምልከቱ ቀንዳ ኣርስታ ዘተኰረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት ሓደ ሓምለ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባተወልደን ካብ ስምዖንን ኣባ

0: እቲ ኣብ 2033 ናብ ካልኣይ 1000 ዓመት ድሕነት ዝመርሕ ጉዕዞ ብኩሎም ኣብያተ ክርስትያን ዓለም ብሓባር ብምክያድ ነዚ ውህበትን ናይ ትንሣኤ መሰኻኽር ምዃንናን ዝቐረበ ጻውዒት እንደገና ይረኽቡ እንክብሉ ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማልሶሉስ ኣብ ሃገረ ቫቲካን ንልኡካት ቁመናዊ ፓትርያርክ ቁስጥንጥንያ ብምኽንያት በዓለ ቅዱሳን ጴጥሮስን ጳውሎስን ተቐቢሎም ኣዘራርብዎም ርእሰ ሊቃነ ጳጳሳት ልዮን ደድሕሪ በዓለ ቅዱሳን ጴጥሮስን ጳውሎስን ነዞም ተወከልቲ ተቐቢሎም ሰላምታ ድሕሪ ምቕራብ ክበጽሕዎም ብምምጽኦም ከም እትሓጐሱ እንክገልጹሎም ሕውነታዊ ቅርበት እታ ኣብ ቁስጥንጥንያ እትርከብ ሓብትና ቤተ ክርስትያንን ጓሳኣን መራሒኣን ብጽዎ ቅዱስ ፓትርያርክ በርቶሎሜዎስ ቀዳማዊ ኢቁመናዊ ምዃኖም እውን ገለጹ። ኢቁመናዊ ፓትርያርክን ንዅሎም ኣባላት ቅዱስ ሲኖዶስን ኣብ በዓላት ጠበቓታት ቤተ ክርስትያኖም ባህላዊ ምልውዋጥን ሕውነታዊ ምብጻሕን ንምቕጻል ልኡካት ናብ ሮማ ስለ ዝለኣኹ ዓሚቕ ምስጋና ከም ዘለዎም ገለጹ። ኣብዝሓለፈ ዓመት ኣብ በዓለ ቅዱስ እንድርያስ ኣብ ፓትርያርካዊ ቤተ ክርስትያን ቅዱስ ጊዮርጊስ ኣብ ፋናር ምስታፎም እውን ብሓጐስ ይዝክሩ። ብተወሳኺ እውን ነቲ ምስ ኢቁመናዊ ፓትርያርክ ብጽዎ ቅዱስ ኣቡነ በርቶሎሜዎስ ቀዳማዊ ዝገበርዎ ኣኼባታት እውን ብሞሳት ዘኪሮም። እዚ ድማ ነቲ ሓባራዊ ዕርክነቶም ብዝያዳ ዘደልደለን ኣብ ብዙሕ ጉዳያት ዝያዳ ርእቶ ንኽካፈሉ ዘኽኣሎም ምዃኑ ብምግላጽ ልዕሊ ዅሉ ድማ ኣብ መንጎ ዅሎም ክርስትያን ምእመናን ናብ ምሉእ ሓድነት ኣብ ዝመርሓሉ መንገዲ ዕቤት ንምግባር ዘሎና ባህጊ ብሞሳ ዘዘኻኽር እዩ ክብሉ ኣመልኪቶም። ኣብዚ መዳይ እዚ ርእሰ ሊቃነ ጳጳሳት ኣስዒቦም ኣብ ድሮ በዓለ ቅዱስ እንድርያስ ኣብ ኢዝኒክ ዝተኻየደ ዝኽሪ መበል 1700 ዓመት ቀዳማይ ጉባኤ ኒቅያ ኣብ መንጎቶም ኣብ ኣምላኽ ኣቦ ዅሉ ዝኾነ ንዝኣምኑን ብጐይታና የሱስ ክርስቶስ ዝኣምኑን ድሮ ሕብረት ከም ዘለዎም ንጹር ምስክርነት ከም ዘቕረበ ገለጹ። ከም ጐይታን ወዲ ኣምላኽን ብመንፈስ ቅዱስ ናብ ምልኣት ሓቅን ሓድነትን ይመርሓናን እዩ ክብሉ እውን ገሊጾም። ርእሰ ሊቃነ ጳጳሳት ወሲኾም እዚ በዓል እዚ ናይ ኒቅያ እምነት መሰረትን መምርሒ ስርዓትን ናይዚ ቁመናዊ ጉዕዞ ክኸውን ከም ዘለዎ ንጹር ገይርዎ እዩ። እዚ ድማ ኣብ ውሽጢ ሕጋዊ በበይኑ ዝዓይነቱ ናይ ሓቂ ሓድነት ማለት ሕብረት ኣብ ስላሴን ኣብ ሓድነትን እዩ ዝምልከት ብምባል እውን ኣጉልሑ። ቅዱስ ኣቦና ስዒቦም እቲ ብውግእን ግጭታትን እናዓበየ ዝኸደሉ ዘሎ ምክፍፋልን ባህላውን ማሕበራውን ግጭታት ኣብ ዘለዎ መዋእል ክርስትያን ምእመናን ኣብ ንሓድሕዶም ዘለዎም ሕብረት ተዓሪቖም ኣብ ጽዋዕታ ሓንቲ እምነት ሓድነት ዘለዎም ክርስትያን ክኾኑን ኣብ ኩሎም ጽቡቕ ድሌት ዘለዎም ሰብኡትን ኣንስትን ሰላም ንምህናጽ ዝገብርዎ ጻዕርታት ወሳነ ኣበርክቶ ብምግባር ዘተኣማምን ምልክት ሰላም ክኾኑ ተጸዊዖም ኣለዉ በሉ። ኣብ ርእሲ እዚ እውን ኣብዚ ሕጂ ዘሎ ኩነታት ኣብ ሓደጋ ዘሎ ምትእምማን ክርስትያናዊ መልእኽቲ ጥራይ ዘይኮነስ ንመጻኢ ደቂ ሰብ እውን እዩ ክብሉ እውን ኣመልከቱ። ርእሰ ሊቃነ ጳጳሳት ወሲኾም ኣብዚ ግዜና ኣብ ዘሎ ብድሆታት ኣብ መንጎ ክርስትያን ምእመናን ዝያዳ ምትሕብባር ኣድላይ ምዃኑን እንተላይ ሰላምን ሓደስቲ ቴክኖሎጂ ብግቡእ ምጥቃምን ንፍጥረት ምክንኻንን ካብ ወንጌል ኢየሱስ ክርስቶስ ዝምንጩዩ ክብሉ እውን ተማሕጺኖም። ብሓቂ ይብሉ ቅዱስ ኣቦና ንህይወትን ክብርን ነፍሲ ወከፍ ሰብ ካብ ዝነኣሱን ኣዝዮም እተሸገሩ ሰባትን ጀሚርና ዘሎና ሓላፍነት ነቲ ህልውን ዘለኣለማውን ዕድልና ዝውስን መለክዕ እዩ በሉ። ርእሰ ሊቃነ ጳጳሳት ልዮን ኣብ መደምደምታ ነቲ ዝገበሩሎም ምብጻሕን ከምኡውን ነቲ ልኡኻት ኢቁመናዊ ፓትርያርክ ክርስትያናዊ ሓድነት ንምድንፋዕ ዝገብርዎ ብሕታዊ ቆራጽነት ልባዊ ምስጋናኦም ደጊሞም ገለጹ። ኣስዕብ ኣቢሎም ድማ ብኣማላድነት እቶም ብስጋን እምነትን ኣሕዋት ቅዱሳን ጴጥሮስን ጳውሎስን እንድርያስን ውሉድ ኣምላኽ ኣቦናን ዝኾንና ወትሩ በረኸቶም የሰንየና ክብሉ ሃዋርያዊ ቡራኬኦም ኣካፍልዎም።
1: ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ስፌት ዘይብሉ ልብሲ ክርስቶስ ኣይትቕደድዎ ብምባል ናብ ማሕበር ካህናት ቅዱስ ፒዮስ 10 ናይ መወዳእታ ጻውዒት ሰዲዶም። እታ ብርእሰ ሊቃነ ጳጳሳት ልዮን መበል 14 ናብቲ ላዕለዋይ ሓላፊ ማሕበር ካህናት ቅዱስ ፒዮስ 10 ዝተላእከ ደብዳቤ ዕለታ ዕለት 27 ሰነ ማለት ኣብ በዓል ቅዱሳን ጴጥሮስን ጳውሎስን ዝተጻሕፈት እያ። እዚ ድማ እቶም ሰዓብቲ ለፈብረ ዝኾኑ ካብ ቅድስቲ መንበር ወግዓዊ ፍቃድ ከይረኸቡ ሓድሽ ናይ ምፍንጫል ተግባር ዝቝጽር ክብኣተ ጵጵስና ንምክያድ ካብ ዝወሰንዎ ክልተ መዓልታት ተሪፎ እንከሎ እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ቀረባ መዓልታት ኣብ ካስተል ጋንደልፎ ምስ ጋዜጠኛታት ኣብ ዝገብርዎ ርክብ ከም ዝገለጽዎ ነቲ ክህነታዊ ሕውነት ቅዱስ ፒዮስ 10 ናይ መወዳእታ ጻውዒት ኣቕሪቦም ኣለዉ። እዚ ድማ እቲ ብዕለት 1 ሓምለ ንግሆ ኣብ ኤኮን ስዊዘርላንድ ክካየድ ተወጢኑ ዘሎ ብዘይ ናይ ርእሰ ሊቃነ ጳጳሳት ወግዓዊ ፍቓድ ዝውሃብ ናይ 4 ሓደስቲ ጳጳሳት ክብኣተ ጵጵስና ከይካየድ ዘተሓሳስብ እዩ። ቅዱስነቶም ኣብ ደብዳቤኦም ከም ተካኢ ሃዋርያ ቅዱስ ጴጥሮስ መጠን

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት ሓደ ሓምለ መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንተወከልቲ ልኡኻት ቁመናዊ ፓትርያርክ ቁስጥንጥንያ ተቐቢሎም ዝለገሱሎም ቃለ ምዕዳን ርእሰ ሊቃነ ጳጳሳት ናብ ማሕበር ካህናት ቅዱስ ፒዮስ 10 ዘመሓላለፍዎ ናይ መወዳእታ ጻውዒት ንሕብረት ቅዱስ ኣቦና ንሃዋርያዊ ቁዋም ናይ ዓቃቤ መንበር ሰበኻ ሮማ ከም ዝሐደስዎ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዘጽደቕዎ ናይ ሃገረ ቫቲካን ተቖጻጻሪ ገንዘባዊ ሓበሬታ በዓል መዚ ዘሕድስ ሕጊ ናይ 2025 ዓመተ ምህረት ጸብጻብ ጳጳሳዊ ምጽዋት ብሩራዊ ኢዮቤል 25 ዓመት ዝኽርቅባተ ጵጵስና ብፁዕ ኣቡነ መንግሥቲ ኣብ ተስፋ ማርያም ሊቀ ጳጳሳት ዘበ ኣስመራ ከም ዝተጸንበለን ኣብ ዝምልከቱ ቀንዳ ኣርስታ ዘተኰረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት ሓደ ሓምለ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባተ ወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ንተወከልቲ ቁመናዊ ፓትርያርክ ቁስጥንጥንያ ኣብ ከተማ ሮማ ንዝርከቡ ተቐቢሎም እንከዘራርብዎም ኩሎም ክርስትያን ምእመናን ኣብዚ እዋን ውግእን ምፍልላይን እሙናት መሰኻኽር ክኾኑ ተጸዊዖም ከም ዘለዉ ብምግላጽ ንመበል 2033 ዓመት ዝኽሪ ዓመተ ድሕነት ብሓባር ክጽምብሉ ተስፋ ከም ዝገብሩ ገሊጾም እቲ ኣብ 2033 ናብ ካልኣይ 1000 ዓመት ድሕነት ዝመርሕ ጉዕዞ ብዅሎም ኣብያተ ክርስትያን ዓለም ብሓባር ብምክያድ ነዚ ውህበትን ናይ ትንሣኤ መሰኻኽር ምዃናን ዝቐረበ ጻውዒት እንደገና ይረኽቡ እንክብሉ ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ሶሉስ ኣብ ሃገረ ቫቲካን ንልኡካት ቁመናዊ ፓትርያርክ ቁስጥንጥንያ ብምኽንያት በዓለ ቅዱሳን ጴጥሮስን ጳውሎስን ተቐቢሎም ኣዘራርብዎም። ርእሰ ሊቃነ ጳጳሳት ልዮን ደድሕሪ በዓለ ቅዱሳን ጴጥሮስን ጳውሎስን ነዞም ተወከልቲ ተቐቢሎም ሰላምታ ድሕሪ ምቕራብ ክበጽሕዎም ብምምጽኦም ከም እትሓጐሱ እንክገልጹሎም ሕውነታዊ ቅርበት እታ ኣብ ቁስጥንጥንያ ትርከብ ሓብትና ቤተ ክርስትያንን ጓሳኣን መራሕኣን ብፁዕ ወቅዱስ ፓትርያርክ በርቶሎሜዎስ ቀዳማዊ ይቁመናዊ ምዃኖም እውን ገለጹ። ይቁመናዊ ፓትርያርክን ንዅሎም ኣባላት ቅዱስ ሲኖዶስን ኣብ በዓላት ጠበቓታት ቤተ ክርስትያኖም ባህላዊ ምልውዋጥን ሕውነታዊ ምብጻሕን ንምቕጻል ልኡካት ናብ ሮማ ስለ ዝለኣኹ ዓሚቕ ምስጋና ከም ዘለዎም ገለጹ። ኣብ ዝሓለፈ ዓመት ኣብ በዓለ ቅዱስ እንድርያስ ኣብ ፓትርያርካዊ ቤተ ክርስትያን ቅዱስ ጊዮርጊስ ኣብ ፋናር ምስታፎም እውን ብሓጐስ ይዝክሩ። ብተወሳኺ እውን ነቲ ምስ ይቁመናዊ ፓትርያርክ ብፁዕ ወቅዱስ ኣቡነ በርቶሎሜዎስ ቀዳማዊ ዝገበርዎ ኣኼባታት እውን ብመውሳት ዘኪሮም። እዚ ድማ ነቲ ሓባራዊ ዕርክነቶም ብዝያዳ ዘደልደለን ኣብ ብዙሕ ጉዳያት ዝያዳ ርእቶ ንኽካፈሉ ዝኽኣሎም ምዃኑ ብምግላጽ ልዕሊ ዅሉ ድማ ኣብ መንጎ ዅሎም ክርስትያን ምእመናን ናብ ምሉእ ሓድነት ኣብ ዝመርሓሉ መንገዲ ዕቤት ንምግባር ዘሎና ባህጊ ብመውሳ ዘዘኻኽር እዩ ክብሉ ኣመልኪቶም። ኣብዚ መዳይ እዚ ርእሰ ሊቃነ ጳጳሳት ኣስዒቦም ኣብ ድሮ በዓለ ቅዱስ እንድርያስ ኣብ ኢዝኒክ ዝተኻየደ ዝኽሪ መበል 1700 ዓመት ቀዳማይ ጉባኤ ኒቅያ ኣብ መንጎቶም ኣብ ኣምላኽ ኣቦ ዅሉ ዝኾነ ንዝኣምኑን ብጐይታና የሱስ ክርስቶስ ዝኣምኑን ድሮ ሕብረት ከም ዘለዎም ንጹር ምስክርነት ከም ዘቕረበ ገለጹ። ከም ጐይታን ወዲ ኣምላኽን ብመንፈስ ቅዱስ ናብ ምልኣት ሓቅን ሓድነትን ይመርሓናን እዩ ክብሉ እውን ገሊጾም። ርእሰ ሊቃነ ጳጳሳት ወሲኾም እዚ በዓል እዚ ናይ ኒቅያ እምነት መሰረትን መምርሒ ስርዓትን ናይዚ ቁመናዊ ጉዕዞ ክኸውን ከም ዘለዎ ንጹር ገይርዎ እዩ። እዚ ድማ ኣብ ውሽጢ ሕጋዊ በበይኑ ዝዓይነቱ ናይ ሓቂ ሓድነት ማለት ሕብረት ኣብ ስላሴን ኣብ ሓድነትን እዩ ዝምልከት ብምባል እውን ኣጉልሑ። ቅዱስ ኣቦና ስዒቦም እቲ ብውግእን ግጭታትን እናዓበየ ዝኸደሉ ዘሎ ምክፍፋልን ባህላውን ማሕበራውን ግጭታት ኣብ ዘለዎ መዋእል ክርስትያን ምእመናን ኣብ ንሓድሕዶም ዘለዎም ሕብረት ተዓሪቖም ኣብ ጽዋዕታ ሓንቲ እምነት ሓድነት ዘለዎም ክርስትያን ክኾኑን ኣብ ኩሎም ጽቡቕ ድሌት ዘለዎም ሰብኡትን ኣንስትን ሰላም ንምህናጽ ዝገብርዎ ጻዕርታት ወሳነ ኣበርክቶ ብምግባር ዘተኣማምን ምልክት ሰላም ክኾኑ ተጸዊዖም ኣለዉ በሉ። ኣብ ርእሲ እዚ እውን ኣብዚ ሕጂ ዘሎ ኩነታት ኣብ ሓደጋ ዘሎ ምትእምማን ክርስትያናዊ መልእኽቲ ጥራይ ዘይኮነስ ንመጻኢ ደቂ ሰብ እውን እዩ ክብሉ እውን ኣመልከቱ። ርእሰሊቃነ ጳጳሳት ወሲኾም ኣብዚ ግዜና ኣብ ዘሎ ብድሆታት ኣብ መንጎ ክርስትያን ምእመናን ዝያዳ ምትሕብባር ኣድላይ ምዃኑን እንተላይ ሰላምን ሓደስቲ ቴክኖሎጂ ብግቡእ ምጥቃምን ንፍጥረት ምክንኻንን ካብ ወንጌል ኢየሱስ ክርስቶስ ዝምንጩዩ ክብሉ እውን ተማሕጺኖም ብሓቂ ይብሉ ቅዱስ ኣቦና ንህይወትን ክብርን ነፍሲ ወከፍ ሰብ ካብ ዝነኣሱን ኣዝዮም እተሸገሩ ሰባትን ጀሚርና ዘሎና ሓላፍነት ነቲ ህልውን ዘለኣለማውን ዕድልና ዝውስን መለክዕ እዩ በሉ ርእሰ ሊቃነ ጳጳሳት ልዮን ኣብ መደምደምታ ነቲ ዝገበሩሎም ምብጻሕን ከምኡውን ነቲ ልኡኻት ኢቁመናዊ ፓትርያርክ ክርስትያናዊ ሓድነት ንምድንፋዕ ዝገብርዎ ብሕታዊ ቈራጽነት ልባዊ ምስጋናኦም ደጊሞም ገለጹ ኣስዕብ ኣቢሎም ድማ ብኣማላድነት እቶም ብስጋን እምነትን ኣሕዋት ቅዱሳን ጴጥሮስን ጳውሎስን እንድርያስን ውሉድ ኣምላኽ ኣቦናን ዝኾንና ወትሩ በረኸቶም የሰንየና ክብሉ ሃዋርያዊ ቡራኬኦም ኣካፍልዎም
1: ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ስፌት ዘይብሉ ልብሲ ክርስቶስ ኣይትቕደድዎ ብምባል ናብ ማሕበር ካህናት ቅዱስ ፒዮስ 10 ናይ መወዳእታት ሳውዒት ሰዲዶም እታ ብርእሰ ሊቃነ ጳጳሳት ልዮን መበል 14 ናብቲ ላዕለዋይ ሓላፊ ማሕበር ካህናት ቅዱስ ፒዮስ 10 ዝተላእከት ደብዳቤ ዕለታ ዕለት 27 ሰነ ማለት ኣብ በዓል ቅዱሳን ጴጥሮስን ጳውሎስን ዝተጻሕፈት እያ እዚ ድማ እቶም ሰዓብቲ ለፈብሪ ዝኾኑ ካብ ቅድስቲ መንበር ወቅዓዊ ፍቓድ ከይረኸቡ ሓድሽ ናይ ምፍንጫል ተግባር ዝቝጸር ክብኣተ ጵጵስና ንምክያድ ካብ ዝወሰንዎ ክልተ መዓልታት ተሪፎ እንከሎ እዩ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ቀረባ መዓልታት ኣብ ካስተል ጋንደልፎ ምስ ጋዜጠኛታት ኣብ ዝገብርዎ ርክብ ከም ዝገለጽዎ ነቲ ክህነታዊ ሕውነት ቅዱስ ፒዮስ 10 ናይ መወዳእታ ጻውዒት ኣቕሪቦም ኣለዉ እዚ ድማ እቲ ብዕለት 1 ሓምለ ንግሆ ኣብ ኤኮን ስዊዘርላንድ ክካየድ ተወጢኑ ዘሎ ብዘይ ናይ ርእሰ ሊቃነ ጳጳሳት ወቅዓዊ ፍቓድ ዝውሃብ ናይ 4 ሓደስቲ ጳጳሳት ክብኣተ ጵጵስና ከይካየድ ዘተሓሳስብ እዩ ቅዱስነቶም ኣብ ደብዳቤኦም ከም ተካኢ ሃዋርያ ቅዱስ ጴጥሮስ መጠን ብጐይታ ዝተዋህበኒ ሓላፍነት ብምግንዛብን ብኣባታዊ ልብን ናባኹምን ብኣኹም ኣቢለ ድማ ናብቶም ምስዚ ክህነታዊ ሕውነት ቅዱስ ፒዮስ 10 ዝተኣሳሰሩ ጳጳሳት ካህናት ተምሃሮ ዘርአ ክህነትን ምእመናንን እጽሕፍ ኣለኹ ቤተ ክርስቲያን ነቲ ንስርዓት ኣምልኾ ዘለኩም ተወፋይነትን ካህናት ኣብ ምስንዳዊ ተርእይዎ ጻዕርን ሃዋርያዊ ቅንኣትን ነቲ ንትውፊት እሙናት ክትኮኑ ዘለኩም ድልየትን ትፈልጦ እያ እዚ ድማ እዩ እቶም ቅድመይ ዝነበሩ ኣርእስተ ሊቃነ ጳጳሳት ንዓኹም ዘረኣይዎ ጥንቁቕን ለጋስን ኣገባብ ክትክተሉ ዘለዓዓሎም በዚ መንፈስ እዝን ብክርስትያናዊ ፍቕሪ ተመሊአን ካብ ልበይ ምሕፀነኩምን ሓተኩምን ኣለኹ በጃኹም ንድሕሪ ተመለሱ ነቲ መንፈሳዊ ጥቕሚ ምእመናን ብጥንቃቐ ክትሓስብሉ እላብወኩም ምኽንያቱ እቲ ክትገብርዎ ትሓስብዎ ዘለኹም ናይ ምፍንጫል ተግባር ነቶም ምእንቲ ቅድስናኦም ክብሉ ዝፈትውዎምን ዝደልይዎምን ምስጢራት ቤተ ክርስትያን ብሕጋዊ ኣብ ገለ እዋናት ድማ ብብቁዕ መንገዲ ከይረኽቡ ክዓግቶም እዩ ክብሉ ተማሕጺኖም ርእሰ ሊቃነ ጳጳሳት ልዮን መበል 14 በቲ ብቋንቋ ፈረንሳ ዝተጻሕፈን ናብቲ ናይቲ ሕውነት ላዕለዋይ ሓላፊ ኣባ ዳቪደ ፓግልያሪን ዝተላእከን ደብዳቤኦም ቤተ ክርስቲያን መንፈስ ቅዱስ ክውንን ፍረ ዘለዎን ክገብሮን ዝኽእል ናይ ዘተን ምርድዳእን መንገዲ ክፍትያ ኢሎም ቀጺሎም ድማ ነቲ ስፌት ዘይብሉ ልብሲ ክርስቶስ ምቕዳድ ኣዝዩ ከቢድ ሓጢኣት ስለ ዝኾነ እጽልየልኩም ኣለኹ እግዚኣብሔር ንሕልናኹም የብርሃዮ ንልብኹም ድማ የንቃሐዮ ሓዘን ብዝመልአ ግን ከዓ ተስፋ ብዘለዎ ልቢ ካብ ክርስቶስ ብዝተቐበልክዎ ስልጣን መሰረት ካብቲ ዝሓሰብኩምዎ ተግባር ክትቁጠቡ ምሕታተይ ግቡአይ ኮይኑ ይስምዓኒ ነዚ ትምኒተይ ድማ ኣብ ትሕቲታ ናይ ሰናይ ምኽሪ ኣደ ዝኾነት ንስሕቲ ልቢ ማርያም ኣወፍዮ ኣለኹ ኢሎም በዚ መሰረት ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቶም ሰዓብቲ ለፈብሬ ብዘይ ናይ ቅድስ መንበር ወቅዓዊ ፍቓድ ካብ ዝካየድ ናይ ምፍንጫል ተግባር ቅብኣተ ጵጵስና ክቝጠቡ ንመወዳእታ ግዜ ይጽውዑ ኣለዉ እቲ ኣብታ ደብዳቤ ዝሰፈረ ዋና ነጥቢ ብዛዕባ መንፈሳዊ ድሕነት ናይቶም ምስ ማሕበር ቅዱስ ፒዮስ 10 ዝተኣሳሰሩ ምእመናን ዝምልከት እዩ ምኽንያቱ ከምዚ ዝበለ ስጉምቲ ነቲ ዝቕበልዎ ምስጢራት ቤተ ክርስትያን ዘይሕጋዊ ኣብ ገለ ኩነታት ድማ ብፍላይ ንምስጢረ ንስሓን ምስጢረ ተክሊልን ብቕዓት ዘይብሉ ስለ ዝገብሮ እዩ
0: ርእሰ ሊቃነ ጳጳሳት ልዮን መበል 14 ሃዋርያዊ ቅዋም ናይ ሰበኻ ሮማ ኣቃቤ መንበር ኣሓዲሶም ግደ ካርዲናል ኣቃቤ መንበር እውን ኣረጋጊጾም ንምትሕብባር ኣብያተ ጽሕፈትን ምሕደራዊ መዋቕርን ኣቃቤ መንበር ድማ ንኣመሓዳሪ ኩርያ ሮማና ኣወፈይዎ ርሰሊቃነ ጳጳሳት ፍራንቸስኮ ዘተኣተተዎ ተሓድሶ ዓቃቤ መንበር ሰበኻ ሮማ ድሕሪ 3 ዓመት ርሰሊቃነ ጳጳሳት ልዮን መበል 14 እውን ብወገኖም በቲ ብሕጋዊ ሰነድ ሞቱ ፕሮፕሪዮ ኮንፊርም ፍራትረስቱ ወስ ብዘርእስቱ ጣልቃ ብምእታው ንሃዋርያዊ ቅዋም ምሕዳር ዓቃቤ መንበር ሰበኻ ሮማ ዳግም ኣመሓየሽዎ ኣብቲ ዝኣወጅዎ ሓድሽ ሕጋዊ ሰነድ ቅዱስ ኣቦና ነቲ ክርስቶስ ንጴጥሮስ ብሕድሪ ዝሃቦ ተልእኾ ይዝክሩ ንኣሕዋትካ ኣጸናንዓዮም ነቲ ካብ ተልእኾ ቅዱስ ጴጥሮስ ዝምንጩ ናይ ቤተ ክርስቲያን ሕብረት ንምርኣይ እተጸውዕሉ ፍሉይ ግደ ድማ ደጊሞም ይገልጹ በዛ ኣረኣያ እዚ ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ናይ ቤተ ክርስቲያን መዋቕር እውን ብቐጻሊ ናብ ተልእኾን ኣገልግሎት ህዝቢ ኣምላኽ ከተኩር ኣለዎ ይብሉ እዚ ሓድሽ መምርሒ ቅዱስነቶም ብልክዕ ካብዚ ድሌት እዚ ዝምንጩ እዩ ኣብ ወርሒ ጥሪ 223 ነቲ ኤክለዚያሩም ኮሚኒዮነ ዝብል ሰነድ ኣብ ግብሪ ድሕሪ ምውዓሉ ነቲ ናይ ዓቃቤ መንበር ጉስነታዊ ምምሕዳርን ተመክሮን ገለ ገምጋም ዘድልዮ መዳያትን ኣጉልሑ በዚ ምኽንያት እዚ ብዕለት 25 ለካቲት ናይዚ ዓመት እዚ ቅዱስ ኣቦና ነቲ ህልው ሕግታት ንምምርማርን ኣድላይ ዝኾነ ይኹን እዋናዊ ሓበሬታ ብምቕራብን እተወፈየ ናይ ስራሕ ጉጅለ ክምስረት ድማ ይእዝዙ እቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዘተባብዕዎ ንምሕዳስ ዓቃቤ መንበር ዝመርሕዎ መሰረታዊ ስርዓታት ካብ ወንጌላዊ ተልእኾ ሲኖዶስን ባህሪ ቤተ ክርስቲያን ሮማ ጀሚሩ ኣይተቐየረን ሓደ ካብቲ ኣዝዩ ኣገዳሲ ዝኾነ ሓድሽ መዳያት ብንጹር ንመሰረታዊ ስርዓት ሓባራዊ ሓላፍነት ምእመናን እዩ ዘመልክት እዞም ሰባት እዚኣቶም ከከም ጸዋዕቶም ንባህርያቶምን ኣብ ህይወትን ተልእኾን ማሕበረሰብ ቤተ ክርስቲያን ክሳተፉ እተጸውዑ እዮም ድማ ይብሉ እቲ መኣረምታታት ብቐንዱ ብዛዕባ ምምሕዳር ዓቃቤ መንበር እዩ ዝምልከት እቲ ሓድሽ ቅዋም ነቲ ኣብ መንጎ ተፈላለዩ ኣካላት ዘሎ ምክፍፋል ሓላፍነትን ተራን ኣሳታፍን ይገብሮ ካርዲናል ዓቃቤ መንበር ሰበኻ ሮማ ከም ርእሲ መንበረ ዕቅብና ተራዳኛን ከም ተወካሊ ርእሰ ሊቃነ ጳጳሳት መጠን ዘለዎም ግደ ዘረጋግጽ ክኸውንን ከሎ ምትሕብባር ኣብያተ ጽሕፈት ምምሕዳራዊ መዋቕርን ከኣ ነቲ ብቅዱስ ኣቦና ንሓሙሽተ ዓመት ዝሸምዎ ኣመሓዳሪ ኩርያ ሮማና ብሕድሪ ተዋሂብዎም ኣሎ እቲ ዝወፀ ሓድሽ ቅዋም ብዛዕባ ምኽትል ርእሰ ሊቃነ ጳጳሳት ሓገዝቲ ጳጳሳትን ዝምልከት ገለ ምድላዋት ከምኡውን ናይ ሽመት መስርሓት ናይ ሰበኻ ካህናት ተራዳእቲ ካህናት የነጽር ካልእ ክፋል ከኣ ንተሳትፎን ምምኽኻርን ኣካላት ዝምልከት እዩ ኤጲስቆጶሳዊ ቤት ምኽሪ ከም ቀዋሚ ኣማኻሪ ኣካል ኮይኑ እንደገና ተተርጊሙኣሎ እዚ ድማ ንካርዲናል ዓቃቤ መንበር ኣብ ቀንዲ ጉዳያት ጉስነትን ምምሕዳርን ንምሕጋዝ ተባሂሉ እተመዘዘ እዩ እቶም ካልኦት ጳጳሳት ዝመርሕሉ ሕግታት እውን ተሓዲሱ ይርከብ እቲ ኣብ 223 እተኣታተወ መዋቕር ኣብያተ ጽሕፈታትን ኣገልግሎታትን ግን ብዙሕ ኣይተቐየረን ኣብያተ ፍርዲ ዓቃቤ መንበር እውን ከምኡ ከም ዘለውዎ ኮይኖም ክቕጽሉ እዮም መስራሓቶም እውን ኣይተተንከፈን ይኹን እምበር እቲ ናጻ ተቖጻጻሪ ኮሚሽን ዝመርሖም ሕግታት እቲ ዝወፀ ሓድሽ ቅዋም ከም ውሽጣዊ ተቖጻጻሪ ኣካል መጠን ዘለዎ ግደ የረጋግጽ ነቲ ዝርዝር መግለጺ ሓላፍነቱን ኣሰራርሑን ድማ ናብ እተፈላለየ መምርሒታት የመሓላልፎ እቲ ኣብ 223 ተገብረ ተሓድሶ ተጠቒሱ ዘሎ ዕላማ ድማ ንቤት ጽሕፈት ሓዋርያዊ ዕቅብና መንበር ሮማን ንወንጌላዊ ተልእኾ ቤተ ክርስቲያንን ንምድጋፍ ናይ ቤተ ክርስቲያን ሕብረት ንምድንፋዕ ከምኡውን ምስ ጉስነታዊ ህይወት ናይ ሮማ ጳጳስ ንምዝማድ ዝያዳ ውፅኢታዊ መሳርሒ ንምፍጣር ዝተገብረ ድማ እዩ
2: ርእሰ ሊቃነ ጳጳሳት ልዮን መበል 14 ናይ ቫቲካን ተቆጻጻርን ገንዘባውን ሓበሬታ በዓል መዚ ስርዑ ተሓድሶ ከም ዘጽደቑን ናይ ኣቦ መንበርን ቤት ምኽርን ጽፍሕታት ብኣማኸርቲ ዝሕገዝ ብዋና ኣመሓዳርን ምኽትል ኣመሓዳርን ብዝቖመ ምምሕዳር ኣካል ክትካእ ምዃኑ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንጥፈታቱ ካብ ዝጅምር 15 ዓመት ዘቝጽር ዘሎ ናይ ቫቲካን ናይ ምቁፅጻርን ገንዘባዊ ሓበሬታን በዓል መዚ ናይ ኣቦ መንበርን ቤት ምኽርን ጽፍሕታት ብኣማኸርቲ ዝሕገዝ ብዋና ኣመሓዳርን ምኽትል ኣመሓዳርን ብዝቖመ ምምሕዳር ኣካል ክትከአ ከም ዝገበሩን እቲ ዘጽደቕዎ ሕጊ ስሩዕ ተሓድሶ ክህልዎ ዝገብር ምዃኑ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለጺ እንክሕብር እዚ ስጉምትታት እዚ ንበይኑ እተገልጽ ተበግሶ ዘይኮነስ ቅዱስቲ መንበርን ሃገር ቫቲካንን ምስቲ ምሕጻብ ብገንዘብን ምድጋፍ ግብረ ሽበራን ምስፋሕ ጀምላዊ ጥፍኣት ዘምጽእ ኣጽዋር ንምክልኻልን ንምቅላስን ዝቈጻጽር ኣህጉራዊ መዓቅንታት በብቕሩብ ዝሰማምዓሉ ንሓያሉ ዓመታት ዝወሰደ መስርሕ ምዃኑ ናይ ቅዱስቲ መንበር ምንበር ዜናን ክፍል ማሕተመን መግለጺ ይሕብር እቲ ጽገና ኣካል ናይትና ማዕበለ ዝኸይድ ዘሎ ኣህጉራዊ ምቁፅጻር ቅርጺ ኣብ ግምት ዘእተወ ኮይኑ ምስ ግዜ ሓይሊ ዕማም ገንዘባዊ ስጉምቲ ጉጅለ ኤግሞንት ኣሃዱታት ገንዘባዊ ስለያ ከምኡ እውን ንዚ ጉዳይ ዝምልከት ሕጊ ሕብረት ኤውሮጳ ኣብ ውሽጢ ስርዓተ ሕጊ ቫቲካን ምስቶም ናይ ቫቲካን ተቆፃጻርን ገንዘባውን ሓበሬታ በዓል መዚ ዝተዋሃቦ ተልእኾ ዝመጣጠን ስራሕ ንዝፍፅሙ ሰበስልጣን ዝምልከት ረቑሕታት ዘመሓይሽን ዘደልልን ምዃኑ ዝሓበረ ናይ ቅዱስቲ መንበር ዜናን ክፍል ማሕተምን መግለፂ ኣተሓሒዙ እቲ ሓድሽ ሕጊ ነዚ ምዕባለታት ሙሉእ ብምሉእ ዘጠቓለለ ኮይኑ ብፍላይ ንክልቲኡ ሻርሻይ መምርሒ ፀረ ዘይሕጋዊ ምስግጋር ገንዘብ ኣብ ቀረባ እዋን ናብ ሕጋዊ ቅርፂ ቫቲካን ክሰጋገር እዩ ከምኡ እውን ኣብ ወርሒ ሕዳር 2025 ዓመተ ምሕረት ዝፀደቐ ሕጊ ጉጅለ ኤግሞንት ዝውከስ እውን ኮይኑ እዚ ናይ ሕጊ እዋናዊ ሓበሬታ ቅዱስቲ መንበር ምስ ቀንዲ ኣህጉራዊ ገንዘባዊ ተቆፃፀርቲ ትካላት ሃናፅን ቀጻልን ዘተን መዐቃብ ዘለዎ ተወፋይነት ዘንፀባርቕን ኣብ ዝሓለፉ ዓመታት ኣብ ልዕሊ ማሕበረሰብ ዓለም ዝኣተወቶ ቃል ኪዳን ዘኽብር ምዃኑ የመላኽት ሓደ ካብ ማእከላይ ኣዕኑድ ናይቲ ተሓድሶ ርእሰ ማሕደራን ተግባራዊ ነፅነትን ናይ ቫቲካን ተቆፃፀርን ገንዘባውን ሓበሬታ በዓል መዚ ዝያዳ ምሕያል ኮይኑ እዚ ድማ ብመሰረት ሕጊ ቫቲካን ንናይ ቫቲካን ተቆፃፀርን ገንዘባውን ሓበሬታ በዓል መዚ ብሓላፍነት ዝተዋሕበ ናይ ምክትታልን ገንዘባዊ ስለያ ስራሓት ንዝፍፅሙ በዓል መዚ ብግልፂ ብዓለም ለኻዊ ደረጃታት ዝተቐመጠ ጠለብ እዩ ሓቀይና ናፅነት ዝጎደሎ በዓል መዚ ሓላፍነቱ ብኣድማዕ መገዲ ክፍፅም ወይ ናይ ዓለም ለኻውያን መዛንኡ እምነት ክህልዎ ኣይክእልን እዩ ማዕረ ማዕሪኡ ድማ እቲ ሓድሽ ስርዓት ዱልዱል ቅርፂ ናይ ግዳማዊ ተሓታትነት የተኣታቱ ሕጂ ናይ ቫቲካን ተቆፃፀርን ገንዘባውን ሓበሬታ በዓል መዚ ብመሰረት ዓንቀፅ 210 ሃዋርያዊ ቁዋም ስብኩ ወንጌል ብቐጥታ ናብ ቤት ምኽሪ ጉዳያት ቁጠባ ቅዱስቲ መንበር ፀብጻብ ዝህብ እዩ እቲ ቤት ምኽሪ ዓመታዊ ፀብጻብ እቲ በዓል ስልጣን ይቕበልን ገንዘባዊ ፀብጻብ የፅድቕን ጥራይ ዘይኮነስ ብዛዕባ ንጥፈታት ናይ ቫቲካን ተቆፃፀርን ገንዘባውን ሓበሬታ በዓል መዚ በብእዋኑ ፀብጻባት ክሓትት ይኽእል እዩ እዚ ድማ ኣብ መንጎ ስርሒታዊ ናፅነትን ትካላዊ ተሓታትነትን ንኣካል ቁጠባዊ ማሕደራ ቅዱስቲ መንበር ዝተመጣጠነ ዝምድና ዝውክል እዩ ክልተ ተጋራጫዊ ዘይኮኑስ እንታይ ደኣ ተመላላእቲ ዝኾኑ ጠለባት እያቶም ምስቲ ኣዝዩ ተግባራውን ፍሉይን ባሕሪ ሓላፍነት ናይ ቫቲካን ተቆፃፀርን ገንዘባውን ሓበሬታ በዓል መዚ ዝሰማምዐ ከምኡ እውን ምስ ቤት ምኽሪ ቁጠባ ቅዱስቲ መንበር ዝደልደለ ናይ ተሓታትነት ዝምድና ዘንፀባረቐ እቲ ሓድሽ ሕጊ ስሉጥ ኣገባ ብመምሕዳር ይቕበል ሕጂ ናይ ኣቦ መንበርን ቤት ምኽሪ ፅፍሕታት ብዋና ኣመሓዳርን ምኽትል ዋና ኣመሓዳርን ዝቃወመ መምሕዳር ተተኪኡ ኣሎ እዚ ድማ ብኣማኸርቲ ተሓጊዙ ብቑዕ ክእለት ናይ መሃብ ዕማመ ተዋሂብዎ ይርከብ እዚ መሓውር እዚ ትካላዊ ምላሽ ንምዕባይ መስመረት ሓላፍነት ንምንፅፃርን ምስ ናይ ደገ ተቆፃፀርቲ ኣካላት ዝያዳ ቀጥታዊ ርክብ ንምምችቻእ ዝተዳለወ ኮይኑ ልዑል ግብራኣዊ ፅሬት ትንተናን ውሳነን ንምዕቃብ ዝዓለመ እዩ ውሽጣዊ ኣብያተ ፅሕፈት እቲ በዓል ስልጣን ብኣሰራርሓ ርእሰ ምምሕዳርን ናፅነትን ንሰለስተ ቀንዲ መዳያት ንኸንፀባረቐ እተወደበ እዩ ንሳቶም ድማ ምክልኻልን ምምካትን ዘይሕጋዊ ምስግጋር ገንዘብ ምወላ ግብረ ኣሸበርትን ምብዛሕ ጃምላዊ ዕንወት ዘስዕብ ኣፅዋርን ዝምልከት ክትትልን ምቁፅፃርን ገንዘባዊ ስለያ ከምኡ እውን ብቐጥታ ዝግበር ክትትልን ምቁፅፃርን ስሉጥ ምግባር እዩ እቲ ሓድሽ ስግረ ተግባራዊ መርገፂ ሓላፊ ጉዳያት ሕጊ ሕጋዊ ምትእስሳር ኩሉ ንጥፈታት በዓል መዚ ዝያዳ ይሕይል ንሓለዋ ተጠቀምቲ ብዝምልከት እቲ ሓድሽ ሕጊ ኣብ መንጎ ተጠቀምትን ተቋም ሃይማኖታዊ ተግባር ኣብ ዝፍጠር ዘይምርድዳእ ንናይ ቫቲካን ተቆፃፀርን ገንዘባውን ሓበሬታ በዓል መዚ ኣብ ዘሎ ክትዓት ናይ በያኒ ስልጣን የሰፍሕ እዚ ስልጣን እዚ ኣቐዲሙ ኣብ ናይ ክፍሊት ስርዓት ጥራይ እተሓፅረ እኳ እንተነበረ ሕጂ ግን ናብ ተቋም ሃይማኖታዊ ተግባር ዝህቦ ምሉእ ገንዘባዊ ኣገልግሎት ዝዝርጋሐ እዩ በዚ ከምዚ ድማ ኣብ ውሽጢ እቲ ስርዓት ዝያዳ ስኒት ከም ዝህልዎምን ንተጠቀምቲ ዝያዳ ውፅኢታዊ ዕቁባን የረጋግፅ እቲ ብሓድሽ ሕጊ ቀዳማይ ውሽጣዊ መምርሕታት ናይ ቫቲካን ተቆፃ ዝቆፃፀርን ገንዘባውን ሓበሬታ በዓል መዚ ዝተኣታተወ ሕዳሴታት ናይ መወዳእታ መስመር ዘይኮነስ ኣብ ቅድስቲ መንበር ገንዘባዊ ገበን ንምክልኻልን ገንዘባዊ ሓደጋታት ንምቁፅፃርን ድልዱሉን ግልፅን ምሉእ ብምሉእ ኣብ ኣህጉራዊ ስርዓት እተኣሳሰረ ገንዘባዊ ትካላት ንምህናፅ ኣብ እትገብሮ ቀፃሊ ቆራፅነት ካልእ ኣገዳሲ ፍጻሜ እዩ። እዚ መገዲ እዚ ተግባራዊ ጽኑዑን ትካላውን ቆራፅነትን ብቐፃልና ማዕበል ዝኸይድ ዘሎ ኣህጉራዊ ማዕቀንታት ንምምላእ ፍቓደና ምዃን ዝሓትት እዩ። ናይ 2025 ዓመተ ምሕረት መግለጺ ጴጥሮሳዊ ምጽዋት ከም ዝሕብሮ ንቅዱስ ኣቦና ንኹላይቲ ቤተ ክርስትያን ኣገልግሎቶም ዝድግፍን ከምኡውን ቅዱስነቶም ኣብ 74 ሃገራት ንዘካየድ ውጥናት ቀጥታዊ ረድኤት ከም ዝደገፉ ዘርኢ እዩ። ጴጥሮሳዊ ምጽዋት ኣብ 2025 ዓመተ ምሕረት 57.6 ሚልዮን ኤውሮ ኣታዊ ክረክብን ከሎ 59.8 ሚልዮን ኤውሮ ከም ዘውፅአ ወግዓዊ ዓመታዊ መግለጺ 2025 ዓመቶም ማሕረት ይሕብር። እቲ ጸብጻብ ጴጥሮሳዊ ምጽዋት ርሰሊካን ጳጳሳት ንኩላይት ቤተ ክርስቲያን ናይ ምግልጋል ተልእኾኦም ንምቕጻልን ነቶም ሓገዝ ዘድልዮም ዝጠቅም ብዙሕ ተበግሶታት ንምድጋፍን ንርሰሊካን ጳጳሳት ዝወሃብ ምጽዋት እዩ። ወፃኢታት ካብ እቶት ብ2.2 ሚልዮን ኤውሮ እኳ ክብ እንተበለ እቲ ዝቕባበ ድማ ብሰንኪ ምልዋጥ ሸርፊ ወፃኢ ከም ዝኾነን እቲ ዝተረኽበ ወፋያታት 54.5 ሚልዮን ኤውሮ ብሰለስተ ቀንዲ መንገድታት ማለት ኣብ ዓመታዊ ክብረ በዓል ቅዱሳን ጴጥሮስን ጳውሎስን ኣብ ሰበኻታት ዝእከብ ምጽዋት ቀጥታዊ ወፋያታትን ንኩላዊት ቤተ ክርስቲያን ብዝውሃብ ውርሻታትን ዝርከብ ኮይኑ እቲ ዝዓበየ ብፅሒት ካብ ሰበኻታት ዝመጸ ኮይኑ እዚ ድማ 3.7 ሚልዮን ኤውሮ ወይ 63.6 ሚእታዊ ካብ ጠቕላላ ኣበርክቶ ዝሽፍን እዩ። ናይ ብሕቲ ለገስቲ 5.4 ሚልዮን ኤውሮ ክህቡ እንከለዉ ትካላት ሓገዛት ድማ 13 ሚልዮን ኤውሮ ትካላት ሓገዛት ድማ 13 ሚልዮን ኤውሮ ሃይማኖታዊ ትካላት እውን 1.4 ሚልዮን ኤውሮ ከም ዘበርከታ እቲ ዝወፅእ ጸብጻብ ይሕብር። ካብ ሰበኻታትን ውልቀ ሰባትን ዝተዋፀወ ፋያታት ሕቡራት መንግስታት ኣሜሪካ ዝበዝሐ ገንዘብ ከም ዘወፈየትን እዚ ድማ 14.2 ሚልዮን ኤውሮ ከም ዝኾነን ኢጣልያ ብ3.1 ሚልዮን ኤውሮ ብራዚል ድማ ብ2.1 ሚልዮን ኤውሮ ይስዕባ። ኣብ 2025 ዓመቶም ማሕራት ጴጥሮሳዊ ምጽዋት ብድምር 54.5 ሚልዮን ኤውሮ ከም ዝረኸበን ካብ ዝመጠን ገንዘብ እዚ 41.2 ሚልዮን ኤውሮ ንጥፈታት ቅዱስቲ መንበር ኣብ ኣገልግሎት ሃዋርያዊ ተልእኾ ቅዱስ ኣቦና ንምድጋፍ ዝተመደበ ክኸውንን ከሎ 13.3 ሚልዮን ኤውሮ ድማ ንዝተጸገሙ ቀጥታዊ ሓገዝ ዝገብሩ ውጥናት ዝዓቀነ እዩ። እቲ ጸብጻብ ምስ ምድጋፍ ተልእኾ ቅዱስ ኣቦና ዝተኣሳሰር ወፃእታት ኣብ 2025 ዓመተ ምሕረት ብድምር 404.5 ሚልዮን ኤውሮ ከም ዝነበረ ይሕብር። ጴጥሮሳዊ ምጽዋት ካብቲ መጠን ገንዘብ ኣስታት 10 ሚእታዊ ከም ዝሸፈነ ይሕብር። እዚ ንጥፈታት እዚ ንከባብያዊ ኣብያተ ክርስትያናት ኣብ ጸገም ኣብ ፍሉይ ኩነታትን ስብከተ ወንጌል ኣምልኾ ንዝርግሐ መልእኽትታትን ንሓዋርያዊ ልኡካንን ግብረ ሰናይ ኣገልግሎት ምዕቃብ በታሪኻዊ ቅርስታትን ስነ ትምህርታዊ ትካላት ምዕባለ ሰብ ትምህርቲ ስነ ምርምርን ባህልን ከምኡውን ምስ ህወትን ስድራ ቤትን ዝተኣሳሰር ተበግሶታት ዘጠቓልል እዩ። ትካል ቅዱስ ጴጥሮሳዊ ምጽዋት ብተወሳኺ ኣብ 74 ሃገራት ንዝካይዱ 252 ውጥናት ቀጥታዊ ሓገዝ ብምምዋል ብድምር 13.3 ሚልዮን ኤውሮ ኣታዊ ከም ዝገበረን እዞም ውጥናት እዚኣቶም ኣብ 3 መዳያት ተጠርኒፎም ምስፋሕ ህላዊ ወንጌላውነት ማሕበራዊ ውጥናት ከምኡውን ንህላዊ ወንጌላዊ ምድጋፍ እቲ ምወላ ንህንፀት ኣብያተ ክርስትያናት ገዳማት ማእከላት ሃዋርያዊ ጉስነት ኣብያተ ትምህርትን ከምኡውን ንቓዛ ዝኸውን ሓገዝ ንማሕበረሰባት ከባቢ ደገፍ ከምኡውን ኣብ ሃገራት ተልእኾን ፍሉይ ድሌት ዘለዎም ከባብታትን ንዝርከባ ኣብያተ ክርስትያናት ሓገዝ ዘጠቓልል እዩ። ኣፍሪካ ዝዓበይ ብፅሒት ቀጥታዊ ሓገዝ ምወላ ዝረኸበት ኮይና ን73 ውጥናት 5.2 ሚልዮን ኤውሮ ከም ዝተዋሃበትን እስያ 3 ሚልዮን ኤውሮ፣ ኤውሮፓ 2.6 ሚልዮን ኤውሮ፣ ኣሜሪካ 2.4 ሚልዮን ኤውሮ፣ ኦቻይና ድማ 100,000 ኤውሮ ከም እተዋሃባን እቲ ጸብጻብ ብተወሳኺ ኣብ ኤውሮፓ ካብ ኣፍሪካ ላቲን ኣሜሪካን እስያን ንዝመፁ ካህናት ተምሃሮ ዘራክህነትን ኣባላት ሰብፊ ህወትን ኣብ ጳጳሳዊ መናብር ተጥበብ ንክመሃሩ ሓያሎ ናይ ትምህርቲ ዕድል ከም ዝተዋሃበን ንህዝቢ ዩክራይን ድማ ሰብኣዊ ሓገዝ ከም ዝተዋሃ ክንረኽበን ሓቢሩ እቲ ጸብጻብ ኩላትና ብዘተን ርክብን ድልድላት ክንሓንጽ ከም ሓደ ህዝቢ ክንጥርናፍ ኩሉ ግዜ ብሰላም ክንነብር ደግፉና ብዝብል ብናይ ርእሰ ሊቃነ ጳጳሳት ልዮን መበል 14 ጻውዒት ይዛዘም
0: زحالف قدام الى تسران شوعات تنسانة كل تشهن اسران شدشتن عبرسا عدبارات قدان مهرت اسمرا بمسوات قداسي بتساتفو بسوان باباسات كهنات دناقل مؤمنان بيتسابن فتوتن عبزو ترخبلو بروراوي يوبيل اسران حموشتن عمد سيمتا ببسنا بسوابون منقستاب تسفى مريم تسنبيلو عب سبكتون بسولي كباباسات كام مزمور داويت بمتقاس حادنات مسقانا مهرت قزيابيرن صلوتن كام مسرتاو منفساوت مهرتي اقريبوم بفلاي محرتو نزل عالميو زبل حساب عب كلو عقل قلوتهم اكزيابهير يسن يوم بارو نمقلاص تتقاملو نعيسران حموشدن عمتات ببسن ناوقع زوم بمملكات نكزيابهير مسقانا اقريبهم نمس عيد ما بتعمان النت عقل قلوتهم كقدسلو صلو تقريبهم بسو ابونا منقستاب تسفى مريم عب ورحة حساس شحن تشعات تميتن 40 شمونتن عب براقيت عباي توليدهم تمهرتو من منفساو كسكوس اومن عب محبر كامبوني بمئتاو فتصمو عب شحنت شعات تميتن 70 شمونتن بعامي مبتسعة نابق زيابهير توفيو عب شحنت شعات تميتن 70 شعات دماء معارقة كهنة تقبلو عب اوغاندا، ايتيوبيا، امريكان، ايرتران بميسيوناوي اقل قلوتن تمهرتاوي توفاينتن قسنتاون محدراون اقل قلوت بتقهات فتسيمو بعدة اسران حموشتن سنة كلتشعن حدن باباس سبخة اسمرا كخونو تسيمو بعدة عصر تشدشت مسكرم كلتشعن حدن كا كباعتا ببسنة تقبلو عب كلتشهن عصر تحمشتن كا قداماوي متروبوليس اولي كباباسات ناي ارترا كاتوليكاويت بيتا غرستيان كوينوم عب زمن اقل قلوتهم بصولي كباباسات ابونا منقستاب تسفى ماريام بتمهرتي بمعدال مستيراتن بكوسنتاوي اقل قلوتن بمحدران هنسة تابيات غرستياناتن محبراوي اقل قلوتاتن عب سنة معبيا كهناتن ممهران تمرت غرستوسن مئمنانن منسياتن عبيا بركتو كمزة بركتو زفلتيو بفلاي قسنتاو ملختتات سلطاناتات سينوداوي محداسن محبراوي لمعاتن عبرسي باركناتات اسمرا زبركتوو زكيركاز ودا ايكونن اتيز تخايدة تنبل بروراوي ايوبيل ببسنناوم بمسوات قداسين نايمسقانا ملختتاتن تاريخي وطومن بمقراب مزامور قطمي وربات هياباتن مقراس مقور حبستن تزازيمو بمخنيات تي ايوبيل دما قسنتاو ملختومن حاتير تاريخي وطومن زحازة مصحافن مصحيتن تحاتيموم نام مؤمنان تزرقحو مالو
2: كبراتنا كبران سمعتنا سلامك تتالكم نمسكن ناي لومي مدب فنوانا أبزي يزازم أبنات بحمدب فنوك سابن الراقب بدحان سلامة تنحو يتبارك يسوس كريستوس لوليتور يسوس كريستوس